0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን፣ ክቡራትና ክቡራን አድማጮቻችን ጤና ይስጥልን፣ እንደምን አደራችሁ? ሮሽ ሆደሽ ጦፍ ሙራ መልካም ይመባቻ የጨረቃ በዓል ነው ዛሬ። ሸቧ ጦፍ መልካም ሳምንት ይሆንልን። እንግዲህ ባለው እንደ ዕብራውያን ዘመን አቆጣጠር ሮሽ ሆደሽ የመጀመሪያ መባቻ ስለሆነ ጥሩ ወር መልካም የተባረከ ወር ይሆንልን እንልና ዕለቱን ዕብራውያን ዘመን አቆጣጠር ሀዮም ዮም ርሾን አሌፍ በኒሳን ታብሽን ፔ ቫቭ እንደ አውሮፓ ዘመን አቆጣጠር መይ 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ግንቦት 9 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ። ያለን ዝግጅት የሰዓቱን ዜናና የጋዜጦችን አምድ እንዲሁም ቃለ ምልልስ ማለን ቆይታችሁኛ ጋር ይሁን። አሁን ዜና በቅድሚያም አርስተ ዜና። ከትናንት በስቲያ አርብ በደቡብ ሊባኖስ ሂዝቦላ በተኮሰው ያለ ሰው የሚሳፈፍ የፈንጅ ጥቃት ሻለቃ ቦዋዝ ይስራኤል ራካንቲ ለሀገር ዳር ድንበር የህይወት መስዋዕትነት መክፈሉን ወታደራዊ ቃል አቀባይ አስታወቀ። የአየር ኃይል ሌሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮችም ላይ ሂዝቦላ የተኮሳቸውን በርካታ ሮኬቶችን በአየር ላይ እንዳሉ አከሸፋቸው። የሐማስ ሽብር ፈጣሪ ድርጅት ትጥቅን ለማስፈታት በሐማስ እና በቴክኖክራት በህዝብ ያልተመረጡ ግን ባለሙያ የማስተዳደር ችሎታ አላቸው በተባሉ ቡድን ምክር ቤት መካከል ውይይት ማካሄዳቸው ተገለጸ። ያዝነው 2026 ዓመተ ምህረት የዩሮቪዥን ሙዚቃ የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቷ ተገለጸ። በብሪታንያ ያለው የፖለቲካ ቀውስ እንደ ዴይሊ ሜል ዘገባ ከሆነ ጠቅላይ ሚኒስትር ኬር ከስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታወቁም የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ትናንት ቅዳሜ በደቡብ ሊባኖስ በተካሄደ ጦርነት የእስራኤል መከላከያ ኃይል የጎላኒ 12ኛ ተዋጊ ክፍለ አዛዥ የአምስት ዓመቱ ሻለቃ ቦዋዝ ይስራኤል ራካንቲ የሕይወት መስዋዕትነት መክፈሉን ትናንት ምሽት ወታደራዊ ቃል አቀባይ አስታወቀ። ሻለቃ ይስራኤል ራካንቲ በሰማሪያ ቀበሌ የኢታማር ሰፈር ነዋሪ ነበረ። ነብስ ይማር። ወታደራዊ ቃል አቀባይ ካርሜላ ምናሽ እንደዘገበችው ሻለቃ ራካንቲን ከትናንት በስቲያ በፈንጅ በሰው አልባ አውሮፕላን ጥቃትም ተገሏል። ጠቅላይ ሚኒስትር ናታንያው ሻለቃ ቦዋዝ እስራኤል ራካንቲ ወታደሮቻቸውም በድፍረት የመራ ጀግናም አርበኛ ነበርም ብለዋል። ማኦዝ ነፍሱን ይማር በአንድ ወር ጊዜ ውስጥ ከሚወዳት ፍቅረኛም ከራኒ ጋር ለመጋባት አቅዶ ነበረም። በዚህ መጥፎ ጦርነት ጊዜ ጀግና ወታደር ለአገር ዳር ድንበር ሕይወቱን በማጣቱም ለፍቅረኛዋና እጮኛው ጋር እንዲሁም ለቤተሰቦቹ ለተሰማቸው ጥልቅ ሐዘን እየተሳተፍን የሐዘን ዳርቻ ይሁን በማለት ጠቅላይ ሚኒስትር ናታንያው የሐዘን መግለጫ ይፋ አድርገዋል። የአየር ኃይሉ ሌሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮች ላይ ሂዝቦላ የተኮሳቸውን በርካታ ሮኬቶችን አክሽፏል። ጉዳት የደረሰባቸው ሰዎች አልነበሩም። ቃል አቀባያችን ካርሜላ ምናሽ እንደዘገበችው በደጀን እዝ መመሪያ መሰረት ምንም አይነት የማስጠንቀቂያ ደወል አልተሰማም። የሐማስ ሽብር ፈጣሪ ድርጅት ትጥቁን ለማስፈታት በሐማስና በቴክኖክራት ምክር ቤት መካከል ውይይት ማካሄዳቸው ተገለጸ።
የንግግራቸውን ዝርዝር ሁኔታ የሚያውቅም ምንጭ ሐማስ የቴክኖክራት መንግስት ወደ አዛ ለማምጣትም ፍላጎት ያለው በአዛ ውስጥ ላለው ደካማ ሁኔታም ተጠያቂ እንዲሆን ብቻ ነው ብሏል። ምንጩ አሸማጋዮቹ ኳታር፣ ቱርክን፣ ግብፅን በዘብተኛ አካሄዳቸው በሐማስ ላይ ጫና ማሳደር አለባቸው ሲሉ ትችት ተችተዋል። የያዝነው 2026 ዓመተ ምህረት የዩሮቪዥን ሙዚቃም የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቷ ተገለጸ። ለእስራኤል ትልቅ ስኬት ነው ተብሏል። ሁለተኛ ደረጃ ላይ የወጣችው እስራኤል በአንደኛ ደረጃ ግን በዚህ ውድድር ቡልጋሪያ የኢሮቪዥን ስታሸንፍ ይህ የመጀመሪያዋ ነው። እስራኤል ከሚሼል ጋር የወከለው ኖአም ባተን በጣም የተከበረ ሁለተኛ ቦታ ላይ መጥቷ ደርሷል። ዳኞቹም 8 ደረጃ ላይ አስቀምጠውታል። ነገር ግን ለተመልካቾች ድምፅ ምስጋና ይግባውና በፍጥነት ብዙ ሰዎችም መርጠውትን ለሁለተኛ ደረጃ ሆኗል። በኖአም ባተን የተካሄደው ሚሼል የተሰኘ የእስራኤል ሙዚቃ ዘፈን በቅድመ ተከተሉ 3ኛ ነበረ። በመዝሙር መጨረሻ ላይ ባተን የእስራኤል ሕዝብ በሕይወት አለ በማለት ተናግሯል። ባተን ትናንት ማታ 11 ሰዓት ላይ ለሻሮን ዴቪዶቪች እንደነገረው ከሆነ ልዩ ስሜት እንደተሰማው ገልጿል። ይህ የኢሮቪዥን ሙዚቃ ውድድር በካን 11 ቴሌቪዥን ጣቢያና በካን ሬዲዮ ጣቢያዎች ላይ በቀጥታ ተሰራጭቷል። ዓመታዊ የኢሮቪዥን ሙዚቃ ውድድሩ የተካሄደው በኦስትሪያ ዋና ከተማ ቪና ውስጥ ነው። በብሪታንያ ያለው የፖለቲካ ቀውስ እንደ ዴይሊ ሜል ዘገባ ከሆነ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታውቋል። እንደ ዘገባው ከሆነም ስታርመር ለመልቀቅ ግልጽ የሆነ የጊዜ ሰሌዳ አስቀምጧል። ሪፖርቱ የወጣው ስታርመር በቅርብ ሳምንታት ውስጥ በራሱ ፓርቲ ሌበር ውስጥ ትችት ከደረሰባቸው በኋላ ነው። ከ80 በላይ የፓርቲ ፓርላማ አባላት ስታርመር ከስልጣን እንዲለቅ ጠይቀዋል። በርካታ የካቢኔ ሚኒስትሮችም ስራቸውን ለቀው ወጥተዋል። ይህንን የዘገበው ዘጋቢያችን ዶብ ጊልሃር ነው። የዛሬ እሁድ የአየር ጸባይ ሁኔታ ትንበያ ከፍተኛ ሙቀት መጨመር እና በአብዛኛም አካባቢዎች ደመናማ ይሆናል። ቀኑን ንፋስ ይበረታል። በደቡብ ጭጋግ ሊኖር ይችላል። ሰኞ ነገ ሰኞም የሙቀቱ መጠን ይቀንሳል። በተለይ በባህር ዳርቻ ሜዳማ አካባቢዎችና በሌሎች ሜዳማ አካባቢዎችም ግን በአብዛኛዎቹ አካባቢዎች ከወትሮው የበለጠ ሙቀት ይሆናል። ማክሰኞ ከሙቀቱ ጭነት እንደገና ይቀንሳል፣ የሙቀቱ መጠን ይቀንሳል እና ደመናማም ይሆናል ነው ያሉት የአየር ጸባይ ተመራማሪዎቹ። የዛሬ እሁድ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 31፣ ተላይብና አካባቢዋ 33፣ ሀይፋና አካባቢዋ 30 ዲግሪ ሴንቲግሬድ፣ ሀይፋና በርሼባና አካባቢዋ 36 ዲግሪ ሴንቲግሬድ፣ ኤላት ከተማና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል። ዜናዋ በቃ።

የተከበራቸው አድማጮች፣ የዛሬ እሁድ ጋዜጦች በተቀዳሚ ገጻቸው ላይ የሚከተሉትን አበይት ርዕሰ ጉዳዮች ለአንባቢያን አቅርበዋል። ማሪብ ዕለታዊ ጋዜጣ የተመለከተው በሰሜኑ ክፍለ ሀገር በደቡብ ሊባኖስ የእስራኤል መከላከያ ሰራዊት የሂዝቡላ ሽብር ፈጣሪ ድርጅት ለማጥቃት እያደረገ ያለው የተኩስ ልውውጥ ጋር በተያያዘ ትናንት በስቲያ አርብ አሸባሪው ያለ ሰው በሚንሳፈፍ የአጥቂ ፈንጂ ተጠምዶበት ያለ ሰው የሚንሳፈፍ መሳሪያ ጥቃት የመከላከያ ሰራዊት የጎላኒ የአንድ ክፍለ ጦር አዛዥ ዋና አዛዥ የነበረው የ25 ዓመቱ ወጣት ሻለቃ ማወዝ እስራኤል ራካንታኒ የህይወት መስዋዕትነት ከፈለ። ነፍሱን ይማር ካለ በኋላ በዚህም ባለፉት ቅርብ ቀናት ደግሞ የዚሁ ተዋጊ ጦር ተዋጊ የሻምበል ባሻ ነጌብ ዳጋን የህይወት መስዋዕትነት ከፍሏል። ነፍስ ይማር። ይህን በተመለከተ በደቡብ ሊባኖስ የመሰለ ሂዝቡላ ሽብር ፈጣሪ ድርጅት የማጥቃት እርምጃውን እንደቀጠለ ሲሆን ደግሞ ወደ እስራኤል ወደ ሰሜናዊ ክፍልም ደግሞ ሮኬቶችን የመወንጨፍ ያለ ሰው አውሮፕላን ወደ እስራኤል ግዛት ውስጥ የመወንጨፍ የማጥቃት እርምጃውን እንደቀጠለ ነው። ይህንን ለመከላከል የመከላከያ ሰራዊት በደቡብ ሊባኖስ መጠነ ሰፊ የሆነ የማጥቃት እርምጃ እየወሰደ በሚገኝበት ጊዜ እንደገናም የተኩስ አቁም ስምምነት ደግሞ በትናንት ይፋ የሆነው ለ25 ቀናት ያህል እንዲቆይ የተኩስ አቁም ስምምነት ይላል። ግን ተኩሱ እየተካሄደ በሐማስ በኩልም ተቀባይነት የሌለው ስለሆነ የተኩስ ልውውጡ እንደቀጠለ መሆኑን ነው ጋዜጣው የተመለከተው። በደቡብ ባዛ ቀበሌ ደግሞ እስካሁን የሐማስ ድርጅት ወታደራዊ ክፍል ዋና አዛዥ የሆነው በአዛዲን አልሃዳድ ተደመሰሰ። እስካሁን ይህ በትናንት ወዲያ በአዛ ቀበሌ በአዛ ከተማ ውስጥ መሀል ከተማ አካባቢ በሚገኝ የተደመሰሰው ቀንደኛ ወታደራዊ አዛዥ በሶስት ዓመት እየሆነ ነው። በኦክቶበር 7 2023 ዓመተ ምህረት የሽብር ጥቃት ሰርጎ የመግባት እቅድና ፕላን የነደፈው ዋና ቀንደኛ መሪ እንደነበረና ይህም በሲመራ በዋናነት የሐማስ ድርጅት ወታደራዊ ክፍል ጠቅላይ አዛዥ ሆኖ እስካሁን ሲመራ እንደነበረ ቆይቶና አሁን ለመጨረሻ ጊዜ ግን ተደምስሷል። በትናንትና ዕለት የቀብሩ ስነ ስርዓት በአዛ ከተማ ብዙ ህዝብ በተገኘበት የቀብሩ ስነ ስርዓት ተፈጽሞለታል ነው ቢለው በዚሁ ጋዜጣ። ሌላው ማሪብ ዕለታዊ ጋዜጣ ብቻ ሳይሆን ሌሎች የዲዮት አሮኖት እንዲሁም ሃሬጽ የተሰኘው ጋዜጣም የዘገበው የአሜሪካና የኢራንን ውጥረት በተመለከተ አሁን በያዝነው ምናልባት እንደሚዘግቡት ከሆነ እንደጻፉት ከሆነ በዚህ የተኩስ አቁም ስምምነት አብቅቶ ምናልባት ጦርነቱ ይታደሳል የሚል ግምት እንዳለና ከዚህ ጋር ጎን ለጎን በእስራኤል በኩል ደግሞ ለጦርነቱ በዝግጅት ላይ ኢየሩሳሌም እስራኤል እየተጠባበቀች ላይ በቅድመ ዝግጅት ላይ እንደምትገኝ በማሪቭ ጋዜጣም ተመልክቷል። ይህም እንግዲህ በሁለት ቀናት በፊት የአሜሪካ ፕሬዚዳንት ትራምፕ እና ወደ ቻይና ቤንጂን ዋና ከተማ ሂደው በዚህ ዙሪያ ላይ ከቻይና መንግስት ባለስልጣናት ተወያይተዋል።
ግን አባንዳንድ ጉዳዮች ላይ የመግባባት ስምምነቶችን ቢቋጩም በሁለቱ ሀገሮች በተለይ በቻይናና በአሜሪካ መካከል በተለይ በኢኮኖሚ መስክ በኢኮኖሚ ልውውጥን የኢኮኖሚ ልውውጥን በተመለከተ ያልተግባቡባቸው ነጥቦች እንዳሉ ነው ማሪፍ የተመለከተው። ሌላው ትናንት ሞጼሻ ባቅዳሜ ሰንበት እንዳወጣ በኦስትሪያ ዋና ከተማ ቪና የተካሄደው የኢሮቪዥዮን የሙዚቃ ውድድር የእስራኤልን የወከለው ኖዋም ባተን በሁለተኛ ደረጃ ተሸነፈ። በአንደኛ ደረጃ አሸናፊዋ ሁንጋሪ ትሆናለች። እናም የእስራኤሉ ሙዚቀኛ ቀንቃኙ ኖዋም ያሸንፋል አንደኛ ደረጃ ይሆናል ተብሎ ተጠብቆ ነበረ። ግን በዳኞቹ በኩል ጥሩ ነጥብ አገኘም። በሙዚቃ አፍቃሪያን በዓለም ላይ ያሉ እንግዲህ መራጭ ህዝቡ ደረጃ የሚፈርጀው አድማጭ ሙዚቃ አፍቃሪው ህዝብ ነው። በአብዛኛው ብዙ ድጋፍ ሰጥቶለታል እና ጥሩ ያላነሰ ክብር ሁለተኛ ደረጃ ወጥቷል። በጣም ደስ የሚል ሁኔታ እንደሆነ ነው እንግዲህ የጋዜጦች ውጤቱን የተመለከቱት። በየዲዮት አሮኖት ጋዜጣም የሙዚቃን ከሁሉም ያስቀደመው የኢሮቪዥን የሙዚቃ ውድድርን በተመለከተ ኮከቡ ሚሼል ይለዋል። በፎቶግራፍ አስደግፎም በጣም ግሩም የሆነ እይታ ነው። በሙዚቃ መድረክ ላይ ኖዋም ባተን እና ዘፋኞቹ እሱ ዋናው አቀንቃኝ ሙዚቃ አቀንቃኝ፣ እንደገና ዳንሰኞቹ ጥሩ የሆነ ሙዚቃና ዘፈን አሳይተዋል። በመድረክ ላይ ወጥተው የሙዚቃ ያዜሙት ሚሼል የተሰኘው ነበረ ለፍጻሜ የቀረበው ዘብና። ከዚህም በተጨማሪ የዚህ የሙዚቃ መቋጫ የሆነው አም እስራኤል ሃይ የሚል ነው። እስራኤል ህዝብ ይኖራል የሚለውም ቀጥሎ ተዘምረዋል ነው ያለው። ይህም የሙዚቃ አቀንቃኙም ኖዋም እሱም እስራኤልን በመወከል በዚህ ደረጃ ላይ በመድረሱ በጣም አስደሳች እንደሆነ፣ ምንም ሁለተኛ ደረጃ ቢሆንም የተሰማው ደስታ ከፍተኛ እንደሆነ ነው ገልጿል በማለት የዲዮት አሮኖት ጋዜጣ ዘግቧል በመጀመሪያ ገጹ ላይ። እዛ ደግሞ በዚህ ሙዚቃ በዚህ እንዳለ በሰሜኑ ክፍል ያለው በወታደሮች ተዋጊ ወታደሮች የሁለት የህይወት መስዋዕትነት ለዳር ለማስከበር በጦርነት ላይ የነበሩ የመከላከያ ሰራዊታችን በጎላኒ ክፍለ ጦር የሚያገለግሉትም ወታደሮችን ፎቶግራፍ አስቀምጧል። እንደዚሁ ወታደራዊ ቃል አቀባይ ይህንን መርዶ ለሐዘንተኛ ቤተሰቦቻቸው ነግረዋል። ነፍሳቸውን ይማር። ያው የሁለቱም የህይወት መስዋዕትነት የከፈሉት ፎቶግራፍ አለ በነገብ ዳጋን እና ሁለተኛው ሻለቃ ማወዝ እስራኤል ራካንታኒ ናቸው። እነሱን ነፍሳቸውን ይማር ብሎ አስፍሯል በመጀመሪያ ገጹ ላይ። ሌላው ደግሞ የኢራንን እና አሜሪካን በተመለከተ እስራኤል ጦርነቱ እንደገና ይታደሳል በሚል የእስራኤል መከላከያ ሰራዊት በተጠንቀቅ ላይ እንደሚገኝ ነው የተመለከተው። በትናንት ወዲያ አርብ በአዛ ቀበሌ የሐማስ ጦር አዛዡ ከፎቶግራፍ ላይ አድርጎ መደምሰሱን ይገልጻል። ይህን ይመስላል ከብዙ በጥቂቱ። አሁን ወደ ቀጣይ

0: በስድስት የሁለት ዓመት
1: ከየትኛው መጠለያ ነበራችሁ?
0: ስፉሃ ነው የነበርነ። እኛ ስፉሃ ነው የነበርነ። ወንድሜን አባቴ እያስታመመ ስፉሃ ሕክምና፣ እናቴ ደግሞ አጋጣሚ
1: ነው የሚባሉ እናትህ እናቴ አባቴ ስትል ስማቸው
0: መታሰቢያው አባቴ ማይረጉ ሄኖክ ይባላል። እናቴ ጥሩ ላጃው ትባላለች። ነፍሱን ይማር አባቴ ከዚህ ዓለም አርፏል።
1: ነፍስ ይማር
0: አሜን።
1: አሁን ከዛ በተለያየ ግርግር ምክንያት በቀጥታ በሱዳን በኩል መምጣታችሁ ወደ እስራኤል መሻገር አልቻላችሁም እና በተዘጋ አሁን ቅድም እንዳልከው ወደ ኢትዮጵያ ወደ ጎንደር ከጎንደር ወደ አዲስ አበባ ተመለስን ብለሃል። በሚብጻ ሽለሞ 1991 ዓ ም ላይ በዛ ብዙ ህዝብ በመጣበት ጊዜ ነው ወደ እስራኤል የመጣችሁ?
0: አይደለም። በሁኔታው ትንሽ እንዲያው ታሪኩ እንዳይበዛ ነው እንጂ በሚብጻ ሽለሞ ከመጡት ሰዎች ሱዳን ላይ ነበሩ። ሱዳን አጋጣሚ ሁኔታ ሱዳን የተዘጋውም አንዱ ሁኔታ ነበር። ሱዳን በጥርጣሬ ያው በዛርጋ እስራኤል እንደምታሳልፍ ስለታወቀ የሱዳን በር ተዘጋ ማለት ነው። በሱዳን አድርጎ መግቢያው ተዘጋ። ሲዘጋ በርካታ ስደተኞች የነበርነው በስፉሃ በተለይ የአይን ምስክር ነኝ፣ በምክንያቱም እዛ ስለነበርኩኝ። ከዛ የነበሩትን በሙሉ 1500 በላይ ይሆናል ህዝብ ከዛ ወደ ኢትዮጵያ ወስዶ የደፉት ማለት ነው በወቅቱ። አሁን እኛ አካባቢ የነበርንበት ቦታ መኪናም አይገባበት ነበር። ትንሽ ደግሞ ከኛ ትንሽ አነስተኛ ነው የነበርነ፣ ትንሽ ለየት ያለች ቦታ ነበረች። ማታ ነበረ ደቡት እና ተለይተን ቀርተናል። እንግዲህ ከዛ እነዚያ ሰዎች ከዛ የነበሩ ሰዎች ወደ ኢትዮጵያን ሲደፏቸው ማለትም በመኪና ወዙ ሲመልሷቸው አጋጣሚ ሁኔታ እዛ የነበሩ ሰዎች እኛ አጋጣሚ እንግዲህ እዚህ በገቡ ጊዜ በነገራችን ላይ አንዲት ራዲዮ ሆነ ጃፓናዊ ኢን ጃፓን የምትል ራዲዮ ግዝቼ በዛ እንሰማ ነበር። እስራኤል ሀገር እንደገቡት ፈላጊ ቀዳት እየተፈላጊ ያ በእናንተ ራዲዮ ጣቢያ እንዲያውም አስታውሳለሁ የ15 ደቂቃ ማታ ላይ ነበረ ጉዳይ ለጸጠኝ ነው ባለሳ ሰዓት የሚጀምር የነበረ እና ሰዎች በመጡ ጊዜ በዛ በወቅት በመጡ ጊዜ እዛ የነበሩ ሰዎች ክፍሎችም ቤተሰቦቻችን ናቸው። እንደዚህው ፈላጊ ከሌ ተፈላጊ እየተባለ በእናንተ ራዲዮ ስንሰማ አሁን አዲስ አበባ ተከፍቷል፣ መንገድ በዛ በሩ ተከፍቷል በሚል ሰማን። የእንዲያን ጊዜ ወቅት እኛ እዚህ ነበር። እንግዲህ እነዚያ በ91 ነው የገቡ፣ በ91 ነው የገቡ። እኛ 92 ነው እዚህ ሀገር የገባ ነው ማለት ነው። ከዛም በኋላ እንግዲህ አማራጩም ነበረ፣ በዛም ተዘጋ። እንግዲህ ያው እኛ ትስሬ የሱዳንን ትስሬ ያወጣነ እንግዲህ ምንድነው ምክንያቱ የነበረ ለነሱ የምናመካኘው አሁን ኢትዮጵያ ሰላሙን አለች ወያኔ እናደርግ የነበረ ጦርነት ነበረ። አሁን ወያኔዎች ድል ተጎናጽፈው አዲስ አበባን ይዘው አሁን ሰላም ሆኗል። እንግዲህ ወደ ሀገራችን ሰርተ እንበላለን እንመልሳለን ብለን የሱዳን ትስሬ ማለትም ይለፍ ፈቃድ አወጣን እስከ ሱዳን ድንበር። ከዛም በኋላ ያው የወያኔዎችን ትስሬ እነሱም እዛ መስሪያ ቤት ነበራቸው፣ እነሱ ነው አወጣን። እኛ እንግዲህ በስተራችን ያው እንግዲህ በዛ መንገድ ሰው ሰው እዛ ያው ተማን አድርገን ወደ ኢትዮጵያ ተመለስን። ኢትዮጵያ ለጎንደር ያው ወሬ ያህል ተቀመጥነ። አዲስ አበባ ሶስት ቀን ያህል ነው የሚያርግጥ የተቀመጥኩኝ በራሴ ከቤተሰቦች ጋር። ከአዲስ አበባ እንደገና ለጥልያን በኢትዮጵያ አየር ከጥልያን ነው እንግዲህ የእስራኤል አየር ተቀብሎ ወደዚህ ያገባን። በእኛ ወቅት ጊዜ ከሳል መጣ ነው ከአዲስ አበባ ለእስራኤል ማለት ነው።
1: አሁን እናንተ ከገጠር መንደር ከኢትዮጵያ ከየትኛው ገጠር መንደር ነበር እንዲያው ተወልደ ያደግከው?
0: ድብል በሸሃ ይባላል። ስሜን ነው ስሜን ሀገር። አዎ
1: በዛንም ጉዞአችሁ በጣም ረዥም ጉዞ ስቃይ የበዛበት ጉዞ እንዳለፋችሁ ሱዳን ቆይታ በኋላ

0: በኋላ እንደገና ወደ ኢትዮጵያ ተመለሳችሁ። በመንገድ ላይ ያው ቅርብ ቤተሰቦች እህት ወንድም አጎቶች እንደሞቱ የነገርከን ነፍሳቸውን ይማርና የሁሉ የስም ዝርዝራቸው በመታሰቢያ ሐውልት ላይ ተጠቅሷል ወይ?
1: አዎ ተጠቅሷል። ጉዞአችን በጣም ገና ሲጀምር ከሀገር ቤት ስንወጣ ነበረ ሁኔታ ሁሉም ያጋጠመን። ከድብል መሻ ተነስተን አድርቃይ መለስ ላሙ ትባል ሀገር ላንቀን አድረን እዛ አድረን ሽፍታዎች ያው ገፉና ላይ ሁኔታውን እነሱ ጠለቅ ብለው ቅድሚያ በዚህ ተዘጋጅቶበት ነበረ። ያላወቅነው ነገር ነበረ ማለት ነው። እንግዲህ እነሱ አመጣጣችን አውቀዋል። እንግዲህ ለመዝረፍ ጋይቶ ነው የጠብቁና ሁኔታውም ብዙ ነው፣ ውስብስብ ያለ ነገር ነው። የተመሰገነ ይሁን በህይወት ላይ ችግር አልደረስንም። ያው በገንዘብ ዝርፊያ ላይ ግን እንደምታውቀው ያን ጊዜ ላምሬው ሽጦ ብዙ አባቴ አጎት በጣም ትልቅ ሀብታም ነበረ እና ብዙ ችግር ደርሰዋል በገንዘብ ዝርፊያ ላይ ግን ከዛ ያው እንግዲህ ከላሞ ተጉዘን አድርጋይ ለሁለት ሳምንት ያህል ተቀመጥን። ከአድርጋይ ለማጸቢት አሁንም ከዛ ሁለት ሳምንት ያህል ተቀምጠናል። አድርጋይ እንግዲህ ሁለት ሳምንት ተኩል ምናምን የሆነው ጸረ ግን ሁለት ሳምንት ነው። እስከዛ እንግዲህ ህድብል ላሞ ለአድርጋይ ለማጸቢት እስከዚህ ድረስ በእግራችን የመጣ ነው። ያው የእግር መጓጓዣ በቅሎ ፈረስ ቢኖርም ያው በእግር የተመጣ ማለት ነው። ያም ቢሆን እንግዲህ ለአንድ ሰው ሁለት ሰው ቢሆን ነው እንጂ እስከዚህም ለሁሉ ለህፃናት፣ አዛውንት ብዙ መጓጓዣ አልነበረም። በእግር ነው የተመጣ ማለት ነው። አድርቃይ ማይጸርብ ስንደርስ ግን ምንድን ነበረ ለሱዳን ከዚህ መኪና አለ የሚወስድ ተባለ እና እዛ ያለውን እንግዲህ የቀረውን መጓጓዣም ንብረቱን በሙሉ ገዛ ያው ሸጠ። ለተወሰነ ጊዜ ሁኔታ እስከሚገኝ መጓጓዣ ቦታ ለሁለት ሳምንት ይቆይነ ከዛ መኪና ለተባለ አሁን በመኪና የሰራዊት አንስተን ያው እንግዲህ ወደ ሱዳን ስንሄድ ቅድም የነገርኩ ሁኔታ አጋጠመነ። በጉዞ ላይ እንዳለና አራት ስሞቱ ከዛም በኋላ ያው መኪናው ከዛ መኪና በኋላ ብዙ ጊዜ በእግር ነበር ጉዞ የነበረ። ከዛ ይሄ አጋጠመ በኋላ
0: በመኪና አደጋ ወደ አራት እስራኤላውያን ወገኖቻችን ሞቱ ብለህናል። የት ተቀበሩ? መንገድ ላይ በኢትዮጵያ ምድር ነው አደለ?
1: አዎ ኢትዮጵያ ምድር ነው። ማይጋባ የሚባል ቦታ አለ። ከዛ ለመድረስ ምን ብዬ ልንገር፣ እንዲ ኪሎ ሜትር እንዲያው እንግዲህ እንዲንዳ 500 ኪሎ ሜትር ምናምን ይሆናል። ለድረስ አቅራቢያ ነው የተቀበሩት። እንግዲህ አንድ ሰው መቼም ያለ ነው እንግዲህ ሞትም በሽታም እንደሚያገኘን አባቶቻችን እንግዲህ ያውቀዋል። እንግዲህ መሳሪያውን ይዘው ነበር የተጓዙት። በአጋጣሚ ሁኔታ ማለትም ማንካፋውን መቆፈሪያውን እኔም በዚህ አጋጣሚ እኒያ ሲሞቱ ከሆነ ሺህ ቦታ ናተይ እዛው የጉድጓዳ ተንታ ላይ ከፍ ብለው እዛ ጭረው ቀብሯቸው። በረሃ ላይ ነው ማለት ነው። ጭረው በረሃ ላይ ቀብሯቸው። አማራጭ ሌላም የለም። እንግዲህ ያው የቆሰሉ ነበሩ። እንደገና አልጋ ብቻው በአልጋ ላይ ጉዞ ጀመርነ። ከዛ ደግሞ ያሉት የቀረ ነው ደግሞ በጣም ውሃ ነበረም። በጣም ገበያ እሳት ነበረ። በጋ አካባቢ በጣም ሙቀት ነበረ። አሁን የት ነው የምንለው ስንል ከዛ ላይ ውሃ አለ በእግራችሁ አንድ ሁለት ኪሎ ሜትር ተኩል ይወስዳል የሚለው ስንሄድ ግን እንዲ አምስት ኪሎ ሜትር የበለጠ ነበረ። እዛ ቦታ ስምንደርስ ድረስ እዛ ሄደን ያው የሚሄድ ውሃ ነው። ከዛ ላይ እንግዲህ ቁስለኞቹንም በውሃ ታጠብነ፣ ሰውም ተጣጠበ። ያለውም ያው እንግዲህ እዛ ለአንድ ቀን ውለን መሸነም ማታ ማታ ግን ሲጨልም ከኛ በፊት የሄደ መኪና ነበር። በአጋጣሚ ሁኔታ እኛ ሁለተኛ ነን፣ በፊታችን ቀዳሚና ተከታይ ሁለን ነበር ነው። በእኛ በፊት የሄደው መኪና ወሬ ተሰምቶ ረ በኋላ የመጡ ተይ መኪናቸው ተሰብሮ ሰዎች ብሎ እንደገና ያን በእኛ ፊት ሄደው መጋባ የሚባለው ቦታ ደርሰዋል። ያ መኪና ተመልሶ ሁለተኛው መጥቶ እኛ ለመያባ ደረሰን። ለመያባ መልሶ መጥቶ ወሰደን። እዛ መያባ የሚባለው ቦታ እዛ ትንሽ እንደ እዛ ያው አገር ነው፣ ትግሬ ሀገር ነው፣ ትግርኛ ተናጋሪ ነው። ከዛ ለአንድ ቀን የሆነ ሳምንት ሊሆን ነው መሰል እንግዲህ ባልሳሳት እንደው ነበርና፣ ግን አንድ ጊዜ የሰሩት ሴራ ነበረ። ለመዝረፍ ሞክረው ምንድን ነበረ ይህን አየር የደርግ አየር እንደደበደበሽ አስመስሎ እኛን አበራገው ዝርፊያ አድርገው ነበር። ከዛ ብዙ ሰዎች ተጣብተዋል። ያው እንግዲህ ነፍሴን አውጪ በማለት ሁሉም ወደ የቦታው ተበታት ነው። አዎ ከዛ በአጋጣሚ ሁኔታ ያ ሁኔታ ሆኖ ከዛም ተበታትነን እንደገና ዞ ቀጥለን እኛም ከቤተሰቦቻችን እሚታዬ ለምሳሌ እሚቶቼ ተበታትነዋል። እሚቶቼ ወላጅ እሚታዬ ከኛ ጋር የእናቴ እናት ማለት ነው ወላጅ እሚታዬ እናቴ አባት እዛው ቀርቷል። እና ብዙ እንደገና ከዚህ ከጠረፉ አምደራፊ እዛ ላይ እንደገና በኋላ ጊዜ በኋላ ማለትም ወር እንኳ አካባቢ ነው 3 ሳምንት ምናምን ሆና ላይ እዛ እንደገና ተገናኘነ። ከዛም ያው እዛም በኋላም ጉዞ ወደ ሱዳን በእግር ነው የነበረ፣ መኪና አልነበረ በእግር ነው። ግን የእግሩ ሁኔታ ደግሞ ጥቂት ውስብስብ ያለ ነበረ። ምክንያቱም 2-3 ጊዜ ከራ ተደርጎ እንደገና ተመልሰን ወደ ድንበሩ ተመልሰናል። ያ ሁኔታ የነበረው ትንሽ ያው እንግዲህ ጉዞ በጨለማ ስለነበረ አንድ ጊዜ ተያዝነ። ከዛ ወስዶ ወደ እስር ቤትም አሰቦ። ከዚያ ቤን ህፃን እዛው አዛውንት ያለ ህዝብ በጣም በርካታ የነበረ ስለሆነ እንደገና ወስደህ መልስ ወደ ኢትዮጵያ መልስና ነበር ወስደ ድፋው ምናምሎ አስመለሰነ።
0: ስንት ጊዜ ቆያችሁ በሱዳን ምድር? ስንት ጊዜ ቆያችሁ
1: ሱዳን? እንግዲህ 3 ዓመት ተቋረን ቆየን ሱዳን። መንገዱ ራሱ ሶስት ወር ወስዶብናል። መንገዱ ሱዳን ለመግባት
0: ያሳዝናል በጣም በእውነት። አቶ ጥላሁን እንግዲህ እንዳልከው ከሚብጻ ሽለሞ 1992 ግንቦት ወር ላይ ነው የተከናወነው የመንግስት ለውጥ ነበረ። በጣም የደህንነት ሁኔታ አስጊ ነበረ። ወያኔና የደርግ መንግስትን ለማባረር የመንግስት ፍንቀላ ነበር። መቼም በነገሩ በሚብጻ ሽለሞ ወደ 91 ዓ.ም ላይ በብዙ ሺህ የሚቆጠሩ በእስራኤላውያን አንድ ቀንና አንድ ሌሊት ባልበለጠ ወደ 14 ሺህ በላይ በእስራኤላውያን ወደ እስራኤል ተሻገሩ እና አንተ እንዳልከው በ 1992 ዓ.ም ነው ወደ እስራኤል የመጣው ብለሃል። እንዴት ነው አንተስ አግብተህ ነው የመጣኸው? ስለዚህ ሀገር ነው ያገባ?
1: እዚህ ሀገር ነው እዚህ ሀገር ነው ያገባው። ዜ አሁን ያልኩ አሁን እዚህ 14 ሺ መካከል 1500 የሚሆኑት ከሱዳን የነበሩ ሰዎች ናቸው። እዛ የሱዳን ሂደው እንደገና ተመልሰው ነው በአዲስ አበባ የመጡት። ማለትም ከ14 ሺህ መካከል 1500 የሚሆኑት እዛ የነበሩ ሰዎች ናቸው ማለት ነው እንግዲህ። እና እኛ አብረን የነበር በዛ የነበሩ ሰዎች እንዴት በዛ አሁን በአዲስ አበባ ተከፈተ የሚል ነው እንግዲህ። ያም እኛም እንደ ድል ሆኖ እንደገና ወደዛ ያው ለመመለስ የቻለው ማለት ነው።
0: በጣም ታመነ። አንተ ወዚያ ወእስራኤል ሀገር አገባህና ወላልደሃል?
1: አዎ ወላልጃለሁ፣ 4 ልጆች ወልጃለሁ።
0: በጣም ጥሩ ደስ ይላል። ያው ሁሉ መከራ አልፎ ከዚህ መድረስ በጣም ብዙ ስቃይ አልፋችኋል። አሁን በዚህ በየአመቱ የምጣር መታሰቢያ የብሔራዊ መንግስታዊ መታሰቢያ ስነ ስርዓት ይፈጸማል እና በሐሙስ ዕለት ያው እዛ ተገናኝተን ነበረ። እንዴት አየኸው? ምን ተሰማ?
1: አዎ የተሰማኝ ሁኔታ ምን መሰለህ? እንግዲህ እኛ በእውነት ለዚህ ቅዱስ ሀገር ብዙ ወገኖቻችን ህይወት መስዋዕት ከፍለው ይህ የደረሱት ደርሰን ሩት ቀርተን ቀርተው በሁኔታው ሁል ጊዜ የተለያዩ ታሪኮች ስንሰማ በጣም ይዘገንናል። በጣም ከባድ ነው፣ ይከብዳል። በጣም በእውነት ልንገርህ እንዲያው ጋሽያው በእውነት በዚህ በተለይ ቀደም ብሎ መጀመሪያ የመጡት ሰዎች በሱዳን የመጀመሪያዎቹ ለምሳሌ የመጣ ነው 7 ዓመት በኋላ ነው ማለት ነው። እንግዲህ ከመጀመሪያዎቹ በ85 ከመጡ ከነሱ 7 ዓመት በኋላ ነው የመጣ ነው የተከተልናቸው ማለት ነው። አሁን እነሱ በዛን ጊዜ ወቅት ቤተሰቦች እንደው በቃ ቤተሰቦች ከኔ ለምሳሌ አባቴ ያክስት በእውነት ቤተሰብ በሙሉ ወደ 10-11 የሚሆኑ ቤተሰቦች አልቀዋል። እንዲያውም ተመዘገቡት እንኳን አሁን እንዴት ያክስታል ራሳቸው እያሉ ሲወራ ባለ 9 አይደሉም አለሽኝ ባለፈው። እንዴት ስንት ናቸው? 2 ህጻናቶች ትማች ያልወጣላቸው ነው እንደው አልተዘጉ እንጂ 9 አይደሉም 11 ናቸው አለሽና ተመልከት እንግዲህ አንድ ቤተሰብ 9 ሰው በጣም ከባድ ነው። ይሄ ቀላል አይደለም። በጣም 10-11 ቤተሰብ ማጣት ምን ለትንሽ ዘራባ መቅረት ማለት ነው እና ብዙ ከባድ ሁኔታ ነው እና በየጊዜው አንዳንድ ታሪኮችን ተመዘግነናል። ዚያን እንግዲህ በዚያ የመጣ ሰው ታውቁታላችሁ መከራውን፣ የሰቆቃውን ሁኔታ እና ግን እንግዲህ መቼ እንበለ ፍዳ የተረከቡ ጸጋ ይባላል ይላሉ አባቶች። ያለ መከራ ያለ ፍዳ ያለ ችግር ደስታ አይገኝም። በቅድስት ሀገር ኢየሩሳሌም ሲባል እንግዲህ እነዛ
0: መስዋዕትነት ተከፍሏል።
1: እኛ ገብተናል ላይ ነፍሳቸውን ይማር። እኛ ግን እዚች ሀገር ገብተን እነሱን በእውነት በየአመቱ የማስታወስ ሁኔታ እንደ ሀገር አቀፍ ሁሉም ኢትዮጵያውያን ማሰብ አለበት። እንደ ሁኔታው ስመለከት ትናንትና በኢየሩሳሌም ላይ ቀነስ ብሎ ነው ያየሁት። ከጊዜ ጊዜ እየቀነሰ ነው፣ ለምን ሆነ አልገባኝም። ለትም የህዝቡ ሁኔታ ምልህ ከጊዜ ጊዜ እየቀነሰ ነው። ይህም ሆን የለበትም።
0: እሺ እንግዲህ አቶ ጥላሁን በእውነት ነፍስ ይማር። ቀላል ከባድ ብዙ ስቃይና መከራ ጉዞ እንዳሳለፋችሁ ነው የነገር። በእርግጥ እኔም በሱዳን የመጣው እንደናንተው ግን በቀጥታ ያው ለስድስት ወራት ያህል በሱዳን ምድር ቆይቻለሁ። በሰላም ነው የተመለስኩኝ። እናንተ ግን በጣም ችግር አጋጥሟችኋል እና አይረሳም ያ ነገር። ሙታንን ነፍሳቸውን ይማር በርሽ። ለማጠቃለል ጥላሁን፣
1: እሺ እንግዲህ ለሞቱት ነፍስ ይማር መልኩ ይሆናል እና እንግዲህ ቀላል እንዳልነበረ ነው እና እንግዲህ ያው እኛም ደግሞ እነሱን በየአመቱ ዛሬ የተመሰገነ ይሁን በየከተማውም ያው ማስታወቂያ እንደዚህ የህዝብ መሰባሰቢያ እንዳታ እየተባለ እየተሰራ በሁሉም እያ እና የእኛም ስንፍና መሆን የለበትም። በተለይ ያለውን ትውልዱን በተለይ ትውልድን ምለው እንግዲህ ያው የነበሩት ወደ አዛውንት እንዲያውም ብዙም ሀዚም ያለፉም አሉ። እንግዲህ ትውልዱ ግን እንዴት እንደመጣ በተለይ እዚህ ሀገር ተወልዶ ያደጉት በዛን ጊዜም ህፃናቱን የነበሩትን ማወቅ ታሪኩን ማስታወስ አስፈላጊ ነው። ለትውልዱ ትውልዱ እንዲጠናከር አስፈላጊ ነው። ያም እንግዲህ ትውልድ ይሄዳል፣ ትውልድ ይመጣል ነው እና ትውልዱ ነው እንግዲህ ወደ ሰፊቱ ሁኔታውን። ስለዚህ ለትውልዱ ትውልዱ እንዲያስብበት ማድረግ፣ ለትውልዱ ማስጠናት፣ ታሪኩን ማስጠናት በቀላል እንዳልመጣ ማወቅ አለበት ትውልዱ። እኛ እውነት ስንግርህ በ3 ዓመትም ራሱ ሀዛ ላይ በቃ በየጊዜው እኮ ሰዎች እየተለዩ ነው። እንግዲህ ሶስት ዓመት ያህል ቀላል አይደለም። አዎ በየጊዜው ሞቱ እየበዛ እየሄደ እና
2: የተከበራችሁ አድማጮቻችን ከጥላሁን ጋር ያደረግነው ቃለ ምልልስ ከዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ለናቲ ብላክ ብላንኬት በምስጋና ይድረሰውና ቀን ልክ አንድ ሰዓት በሰላም ያድርሰን። መልካም ቀን ይሁንልን። ሸቦዋቶፍ መልካም ሳምንት ለሁላችንም። ደህና ዋሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የዕለተ እሁድ ከሰዓት በኋላው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን አለፍ በሲቫን ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 17 ቀን 2016 ዓመተ ምህረት ነው። ለኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 9 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ዘም ሳምንታዊ አድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ አመሰግናለሁ። አርስተ ዜና፣ ከትናንት በስቲያ ረብ በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ በተኮሰው ያለ ሰው የሚንሰፋፈፍ የፈንጅ ጥቃት ሻለቃ ቦዋዝ ኢስራኤል ራካንቲ በሞት መለየቱ ወታደራዊ ቃል አቀባይ አስታወቀ። የአየር ኃይሉ ለሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮች ኃይሎች ላይ ሂዝቦላ የተኮሳቸውን በርካታ ሮኬቶችን በአየር ላይ እንዳሉ አከሸፋቸው። የሐማስ ሽብር ፈጣሪ ድርጅት ትጥቅ ለማስፈታት በሐማስና በቴክኖክራት ምክር ቤት መካከል ውይይት መካሩ ተገለጸ። ያዝነው 2016 ዓመተ ምህረት ዩሮቪዥን ሙዚቃም የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቱ ተገለጸ። በብሪታንያ ያለው የፖለቲካ ቀውስ እንደ ዴይሊ ማይል ዘገባ ከሆነ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታወቁ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ትናንት ቅዳሜ በደቡብ ሊባኖስ በተካሄደ ጦርነት በእስራኤል መከላከያ ኃይል የጎላኒ 12ኛው ተዋጊ ክፍል አዛዥ የአምስት ዓመቱ ሻለቃ ቦዋዝ ኢስራኤል ራካንቲ የሕይወት መስዋዕትነት መክፈሉን ትናንት ምሽት ወታደራዊ ቃል አቀባይ አስታወቀም። ሻለቃ ቦዋዝ ኢስራኤል ራካንቲ በሰማሪያ ቀበሌ የኢታማር ሰፈር ነዋሪ ነበረም። ነፍስ ይማር። ወታደራዊ ቃል አቀባያችን ካርሜላ ምናሽ እንደዘገበችው የሻለቃ ራካንቲ ከትናንት በስቲያ በፈንጅ በሰው አልባ አውሮፕላን ጥቃት ተገሏል። ጠቅላይ ሚኒስትር ናታንያሁ ሻለቃ ቦዋዝ እስራኤል ራካንቲ ወታደሮቻቸውን በድፍረት እየመራ ጀግና አርበኛ ነበረም ብለዋል። ነፍሱን ይማር። በአንድ ወር ጊዜ ውስጥንም ከሚወዳት ራኔ ጋር ለመጋባት እቅድ ነበረም። በዚህ መጥፎ ጦርነት ጊዜ ጀግና ወታደር ለአገር ዳር ድንበር ሕይወቱን በማጣቱም ለፍቅረኛዋ እጩዋ እና ለቤተሰቦቹ ለተሰማቸው ጥልቅ ሐዘን እየተሳተፍን የሐዘን ዳርቻ ይሁን ሲሉ ጠቅላይ ሚኒስትር የሐዘን መግለጫ አስተላልፈዋል። ሻለቃ ማኦዝ እስራኤል ራካቲ የቀብሩ ስነ ስርዓት ከቀኑ 2 ሰዓት ላይ ኢየሩሳሌም ከተማ በሃር ሄርጼል ተራራ ወታደራዊ መካነ መቃብር ይፈጸማል። የመከላከያ ኃይል በአዛ ቀበሌ ድንበር አቅራቢያም የሚገኘውን ወታደራዊ ኃይል ለመቀነስ የነበረውን እቅድ መሰረዙን ኢታማጆር ሹም ኢያል ዛሚር ለሰራዊቱ መመሪያ አስተላለፉ። በአዛ ቀበሌ ድንበር አቅራቢያ የሚኖሩ እስራኤላውያን ወታደራዊ ኃይል ሊቀነስ ነው የሚለውን ዜና ተቃውሞ ድምፅ አሰምቷል። የሽብር ጥቃት ዳግም ያጋጥመናል በማለት ስጋት ለመንግስትና ለሰራዊቱ ያስተላለፉት ጥሪ ተከትሎም ኢታማጆር ሹም ወታደራዊ ኃይሉን እንደማይቀንሱ ቃል ገብተዋል። የአየር ኃይሉ ለሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮች የሂዝቡላ የተኮሳቸውን በርካታ ሮኬቶች አክሽፈዋል። ጉዳት የደረሰባቸው ሰዎች አልነበሩም። ቃል አቀባያችን እንደዘገበችው በመመሪያው በደጀን እዝ መመሪያ መሰረትም ምንም አይነት የማስጠንቀቂያ ዶል አልተሰማም። የሐማስ ሽብር ፈጣሪ ድርጅት ትጥቅን ለማስፈታት በሐማስና በቴክኖክራት ምክር ቤት መካከል ውይይት መካሄዱ ተገለጸ። ንግግሮችን ዝርዝር ሁኔታ የሚያውቅ ምንጭ ሐማስ የዚሁ የምክር ቤት ወደ አዛ ለማምጣት ፍላጎት ያለው በአዛ ውስጥ ላለው ደካማ ሁኔታ ተጠያቂ እንዲሆን ብቻ ነው ብሏል። ምንጩ አሸማጋዮቹ ኳታር፣ ቱርክና ግብጽ ለዘብተኛ ማካድ በሐማስ ላይ ጫና ማሳደር አለባቸው ሲሉ ተችተዋል። ላለፉት ሁለት ዓመታት በበርሊን የኖረ በ30ዎቹ እድሜ ክልል ውስጥ የሚገኝ ሙዚቀኛ ዮቫል ዊልነር በሻይሊ አታሪ መድፈርና በናማ ሻሃር ላይ በደረሰ ጥቃት ተጠርጣሪ መሆኑ ተነገረ። ዘፋኟ እና የዜማ ደራሲዋ ሻይሊ አታሪ ለረሸት ቤት ሬዲዮ ጣቢያም እንደተናገረችው ለ15 ዓመታት ያህል ይህን ምስጢር ይዤ መቆየቴና አሁን ደግሞ ፍርድ ቤቱ የወሲብ ጥቃትም ተጠርጣሪው ስቡ ይፋ መሆኑ በማድረጉ የጣለው ትዕዛዝ መሰረዙ እና ስሙ እንዲገለጽ መደረጉ እፎይታ ሰማለሁ ብላለች። የወሲብ ጥቃት ሰላባው የተጎዱ የማህበር ይቅርታ የወሲብ ጥቃትም የተጎዱት ማህበር የህግ ጠበቃዋ ሂላ ኑባህ እንደተናገረችው ፍርድ ቤት የተጠረጣሪውን ስም ይፋ እንዳይሆን እገዳ ትዕዛዛውን መነሳቱ ተከትሎ የወሲብ ጥቃት የደረሰባቸው ተጨማሪ ሴቶች ክስ እንዲያቀርቡ ይገፋፋቸዋል ብላለች። የመጀመሪያ ዘገባ በሰሜናዊ ድንበር ላይ በሚገኙ ወታደራዊ የህክምና ክፍል የሚያገለግሉ ተጠባባቂ ወታደሮች ከደረጃ ሀ ማዕረግ ስለተቀነሰ ቅሬታ እያሰሙ ሲሆን ይህም ድንበር ማቋረጥን በሚያካትት የህይወት አስጊ ተግባር ውስጥ ለሚያገለግሉ ሐኪም ወታደሮች ላይ ደረጃቸው ዝቅ ማድረጉ ተገቢ አይደለም የሚል ሮሮ እያሰሙ ናቸው። ያዝነው 2016 ዓመተ ምህረት የሙዚቃ ዩሮቪዥን ሙዚቃ የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቷ ተገለጸ። ለእስራኤል ትልቅ ስኬት ነው። ሁለተኛ ደረጃ ላይ የወጣችው ቡልጋሪያ ዩሮቪዥን ሙዚቃ ስታሸንፍ ይህ የመጀመሪያ ነው። እስራኤል ከሚሼል ጋር የወከለው ኖአም ባተን በጣም የተከበረ ሁለተኛ ቦታ ላይ ወጥቷል። ዳኞቹ ስምንተኛ ደረጃ ላይ አስቀምጠውት ነበረ፣ ግን የሙዚቃ አፍቃሪ ህዝብ የበዛ በብዙ ሺህ የሚገመት ድምፅ ድጋፍ አድርገውለታል። በብሪታንያ ያለው የፖለቲካ ቀውስ እንደ ዴሊ ሜል ዘገባ ከሆነ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታውቀዋል። እንደ ዘገባው ከሆነ ስታርመር ስልጣን ለመልቀቅ ግልጽ የሆነ የጊዜ ሰሌዳ አስቀምጠዋል። ሪፖርት የመጣው ስታርመር በቅርብ ሳምንታት ውስጥ በራሱ ፓርቲ ሌበር ፓርቲ ውስጥ ትችት ከደረሰበት በኋላ ነው። ከ80 በላይ የፓርላማ አባላትም ስታርመር ከስልጣን እንዲለቁም ጠይቀዋል። በርካታ የካቢኔ ሚኒስትሮች ስራቸውን ለቀዋል። የዛሬ እሁድ የአየር ጸባይ ሁኔታ ትንበያ ከፍተኛ ሙቀት መጨመርና በአብዛኛዎቹ አካባቢዎች ደግሞ ደመናማ ይሆናል። ቀኑን ንፋሱ ይበረታል። በደቡብ ክፍለ ሀገር ጭጋግ ሊኖር ይችላል። ነገ ሰኞ የሙቀቱ መጠን ይቀንሳል። በተለይም በባህር ዳርቻና ሜዳማ አካባቢዎችም በመጠኑ የአየር ጸባይ ሁኔታ ይቀንሳል። በአብዛኛዎቹ አካባቢዎች ከወትሮው የበለጠ ሞቃታ ይሆናል። ማክሰኞ ከሙቀቱ ጭነትና ሙቀቱም ተጨማሪ ፎይታ በመጠኑ ይቀዘቅዛል ተብሎ ይጠበቃል። ዜናው የስከዚሁ ነው። ሰጥ
2: ሻያ ለዜናው እናመሰግናለን።

0: በመቀጠል ወደ ቀጣይ ወቅታዊ ዘገባ አለን። ባልደረቦች ሰጠ ዘመን ወርቅ ነሸቴ ሸዋቶ በድጋሜ
1: መልካም ሳምንት። ሸዋቶ መልካም ሳምንት።
0: አው ሮሽ ሆደሽ ይባላል። የመጀመሪያ የጨረቃ በዓል ይባላል። የአብርሃም መዘክ ተዝካርም ይሉታል። ይሄ መጀመሪያ ወር ነው በዕብራይን ዘመን አቆጣጠርና ጥሩ ወር ይሁንልን ይያልኩኝ። እንግዲህ በወቅታዊ ዘገባችን ስንመለከተው የሰሜን እስራኤል የጸጥታ ችግርና የሂዝቦላ ድርጅት በሚተኩሳቸው የፈንጅ የተጠመደባቸው ራፊያህ መራራፋን በተሰኘ ቀላል ድሮን ወታደሮች የእስራኤል ወታደሮችን ማጥቃቱን እንደቀጠለ ያለው አሳሳቢነት ውስጥ እንዴት ይታያል? ወርቅ ነሸቴ።
1: አዎ ሻያው፣ በደቡብ ሊባኖስ በሰሜን እስራኤል ያለው ችግር በጣም እየከበደ ከዕለት ዕለት ሁኔታዎች እየከፉ እየመጣ ነው። የሂዝቦላ ድርጅት ጦርነቱን አጠናክሮ እንደቀጠለ ነው። በእስራኤልና በሊባኖስ መካከል ደግሞ የተኩስ አቁም ስምምነት ቢለው ነገር አሁንም እንዳለ ነው፣ አልተነሳም። ሁለቱ ሀገራት እንደውም ለሶስተኛ ጊዜ ተገናኝተው ሁሉ የተወያዩበት አጋጣሚ ያለ በአሜሪካ አደራዳሪነት እና እንግዲህ የአንበሳው አገሳ ነው ያለው ስር ትርጉም ስንሰጠ የአንበሳው ግሳት ወይም የአንበሳው አገሳ የተባለው ሀሻጋ ታሪህ የተባለው ጦርነት ወይም ዘመቻ ከተጀመረ አንስቶ እስካሁን በሊባኖስ ምድር በሰሜን እስራኤል 20 የሚሆኑ ወታደሮች የህይወት መስዋዕትነት ከፍለዋል። የተወሰኑት ደግሞ የተኩስ አቁም ስምምነት ከተደረሰ በኋላ ነው እና ይሄ ዛሬም እንደዚሁ በተመሳሳይ የህይወት መስዋዕትነት ከፍሏል። አንድ ወታደር በዜና እንደተመለከትከው እንግዲህ የሂዝቦላ ድርጅት እንደውም እንደምናውቀው የሂዝቦላ ድርጅት በሊባኖስ ውስጥ ፓርቲ ያለው በማህበራዊና በኢኮኖሚያዊ በተለያዩ ዘርፎች የሚሳተፍም ነው። አሸባሪ ድርጅት ተብሎ እንደተተቸው አሸባሪም አይደለም። ሊባኖስ ውስጥ ያው ሰፊ ሚና ያለው ድርጅት ነው። በፓርላማ ውስጥ የሚሳተፍ ፓርቲ ያለውም እና የፓርላማው አባል በሂዝቦላ ድርጅት የፓርላማ አባል ዛሬ በቤይሩት በሰጠው መግለጫ ምንድን ነው ያለው? ሁሴን አልሃጅ ሐሰን ይባላል እና በሁለቱ ሀገራት መካከል የሚካሄደው ድርድር በሊባኖስና በእስራኤል መካከል ያለው ድርድር መውጫ የሌለው መንገድ ነው። መግቢያ መንገድ እንጂ መውጫ የለውም። ሄዶ ሄዶ መጨረሻው ላይ ይዘጋል የድርድሩ ሂደት። ከዚህ በፊት እንደዚህ አይነት ሙከራ ነበር። የሊባኖስ የሂዝቦላ ድርጅት ወታደራዊ ክንፉን ለመክበብ አሳልፎ ለመስጠት የተወሰነ ሙከራ ነበር፣ ግን ይህ ሙከራ ተሰናክሏል፣ ወድቋል። አሁን ያለው ሙከራም እንደዚሁ በቅርቡ ይሰናከላል እና ይህ ሁሉ ሙከራ አይሳካም፣ እኛም እንግዲህ እንቀጥላለን በጦርነቱ ነው ያለው። እንግዲህ በዚህ መካከል ነው ሂዝቦላ ሊባኖስ ውስጥ ቁጭ ብሎ እየፈከረና መግለጫ እየሰጠ በኩራት በአደባባይ በሁለቱ ሀገራት መካከል ስምምነት እየተባለ ድርድር አለ፣ ጦርነቱ እንደቀጠለ ነው። የሰሜን እስራኤል ነዋሪዎች በጦርነት ጥላ ስር ናቸው። ያለው ሁኔታ ምን ያህል ከባድ እንደሆነ እያየን ነው። ወታደሩ የህይወት መስዋዕትነት እየከፈለ ነው። በተለይ ራክፋን የሚባለው ተንሳፋፊ ቁስ ፈንጆች፣ ከባድ ቦምቦችን፣ ጦር መሳሪያዎችን አጥምዶ የሚልከው ሂዝቦላ በጣም ፈታኝና ከባድ እንደሆነ ነው። እንግዲህ ወታደሮች የህይወት መስዋዕትነት የሚከፍሉት በዚሁ መሳሪያ እንደሆነ ነው መረጃዎች የሚጠቁሙት እና ያለው ሁኔታ ከባድ ነው።
0: በእንዲህ እንዳለ ሰጠ ዘበነ በዚህ ዙሪያ ላይ በተመለከተም በአንድ በኩል ሂዝቦላ ሽብር ፈጣሪ ድርጅት ወደ ሰሜን ወደ ደቡብ ሊባኖስ ወደሚገኝ እስራኤል ወታደሮች በተከታታይ እንደ የራፊያህ ምን ነው በአየር የሚንሳፈፍ ራክፋን የተሰኘ ፈንጂ ቦምብ የተጠመደበት ነው እና ቀላል ነገር አይደለም። ይህ በእንዲህ እያለ በዲፕሎማሲያዊ የሆነ በድርድር እስራኤልና የሊባኖስ መንግስት በዋሽንግተን ከሶስተኛ ጊዜ ከዛም በላይ ባለሳሳት ተገናኝተው ዋሽንግተን ላይ ተደራድረዋል እና ከዚህ ጎን ለጎን ደግሞ የተኩስ አቁም የሚባልለት ደግሞ ለ45 ቀናት የተኩስ አቁም ተራዝሟል ተብሏል። እንዴት ነው ይህ ሁኔታ?
2: እርስ በርሱ የሚጣረስ የሚምታታ ነገር ነው። በመጀመሪያ ደረጃ ከማን ጋር ነው የተኩስ አቁም ስምምነት የሚደረገው? ሂዝቦላ ጋር እየተዋጋነ ከሊባኖስ መንግስት ጋር። የሊባኖስ መንግስት የሂዝቦላን ድርጅት ማስቆም አይችልም ካልነ ለምንድን ነው ሊባኖስ መንግስት ጋር መደራደር የሚያስፈልገው የሚለው የሰሜን እስራኤል ነዋሪዎች ጥያቄም ነው። ምክንያቱም የሊባኖስ መንግስት ሂዝቦላን ማስቆም እስካልቻለ ድረስ ከሊባኖስ መንግስት ጋር እስራኤል ተፈራረመች አልተፈራረመች እየሰራ አይደለምና አሁን ወታደሮች መስዋዕትነት መክፈል መቀጠላቸው እርግጥ በዛ አካባቢ ዘመቻ እየተካሄደ ነው። እስራኤል መከላከያ ሰራዊትም ዘመቻ እያካሄደ ነው። ህዝቦላም መተኮሱን እንደቀጠለ ነው። ስለዚህ ሁለቱ ነገሮች እንዳይምታቱ መደረግ ነበረበት። ህዝቦላ ወይም ከተኩስ አቁም ስምምነቱ አብሮ መካተት ነበረበትና እሱ ግዴታ መግባት ነበረበት። ተፈራርመናል ሲሉ የሰሜን እስራኤል ነዋሪዎች የተቃወሙትም ለዚህ ነው። በፊርማው ህዝበላ ካልተጠቃለለና ተገደድ ካልሆነ ምንድነው ተኩስ አቁም ስምምነቱ የሚሉ ነበር። አሁንም እናየውም ያን ነውና እስራኤል መከላከያ ሰራዊት እንግዲህ ድሮኖችን በተለይ ከፍ ያሉትን ሮኬቶችን ሚሳኤሎችን መቋቋም የቻለበትን ሁኔታ አይተናል። ነገር ግን ራህፋን የሚባለውም ያው ድሮን ነው አጥፍቶ የጠፋ ቦምቦችን ይዞ የሚመጣ ነው። ሌላው ካትባም የሚባለው በተመሳሳይ ሁኔታ ድሮን ነው ይመጣል ይፈነዳል እዛ ላይ ራሱን ማፈንድቶ ሌሎችን ይጎዳልና ሻለቃ ማኦዝ እስራኤል ሬካናቲ የተገደለበት ሁኔታ እንደዚህ ህዝበላ ድርጅት ይሄንን የእስራኤል መከላከያ ሰራዊት ያለበትን አካባቢ ያወቀበት ሁኔታ እንደነበረ ነውና እኔ ሁለቱን አካላት ለይቶ ማየቱ እስራኤልን ዋጋ ያስከፈላት ነው ብዬ ነው ማስብ። ሊባኖስ እና ህዝበላ እንድናቸው ብሎ ማየት የሚያስፈልግ መስሎ ነው የሚታየኝ። ከዛ ውጪ ህዝበላ ድርድሩን አብሮ ማይገደድበት ከሆነ ዝም ብሎ በአየር ላይ መወያየት ነው መስሎ የሚታየኝ። ውጤትም ብዙ ያመጣል ብዬ አላስብም።
0: ይበንዲ እንዳለ ሰጠኝ ዘመናን በሙዚቃ ያለም ቋንቋ ሙዚቃ ያለም ሀገራትን የሚያገናኝ ሙዚቃ በኪነጥበብ በዲህ እንዳለም ስፖርትም ሀገራትም እግር ኳስ ውድድር ጨዋታም ጨምሮ የሚያገናኝ የሚያቀራርብ ኪነጥበብ እንደሆነ ይነገራልና አሁን በቀጣዩ ምንዋይበት ርዕሰ ጉዳይ እስራኤል በአውሮፓ ሀገራት በኦስትሪያ ዋና ከተማ ቪና በተካሄደው የሙዚቃ ውድድር ኢሪቪዥን ይሉታል ያሳየችው ውጤቱ በመጨረሻ ብቃት ያገኘችው ደረጃ እንዴት ይገመገማል?
2: እንደው በጣም በጉጉት ሲጠበቅ የነበረ ነው። እንግዲህ የኖዋም ቤታን የውድድር ሁኔታ በጣም ፖለቲካም የነበረበት ነው። እንደውም ወደ አምስት ሀገሮች እስላንድ፣ አየርላንድ፣ ሆላንድ፣ ስሎቫኒያ እና ስፔን እስራኤል ከተወዳደረች አንወዳደርም እኛ ብለው ራሳቸውን ያገለሉበት ሁኔታ ነበረና የሰባኛው የአውሮፓ ሀገራት የሙዚቃ ውድድር ለእስራኤል እንደውም ፖለቲካው መግባቱ ውጤት ያመጣበትን ሁኔታ ተመልክተናልና በሁለተኛ ደረጃ ማጠናቀቅ በጣም ከፍተኛ ሁኔታ ነው። አዘጋጇ ኦስትሪያ እንኳን 6 ነጥብ ይዛ ወደ 24ኛ ቦታ ነው። እንግዲህ ለመጨረሻው የደረሱት 25 ሀገራት ናቸው። እንግዲህ አንደኛም የወጣቸው እና ያሸነፈችው ቡልጋሪያ ናት 516 ነጥቦችን በመያዝ። እስራኤል እንግዲህ ሁለተኛ ወጣለች 343 ነጥቦችን በመቀበል። ሮማንያ ቀጣዩን ቦታ ሶስተኛውን ይዛለች 296 ቦታዎችን በመቀበል። አውስትራሊያ ደግሞ 287 እንደዚህ ያለ ጣሊያን፣ ፊንላንድ፣ ዴንማርክ ያሉ የሄዱበት ሁኔታ እንደው እንግሊዝ እንኳን አንድ ነጥብ ይዛ አጠናቀቀችበትን አዘጋጃ አውስትሪያ እንኳን በስድስት ነጥብ የመጨረሻውን ደረጃ ሁለተኛው ማለት ነው 24ኛውን ያዘችበት ሁኔታ አለና የኖዋም ቤታን የውድድር ሁኔታ ሚሼል የተሰኘው ዘፈን በሶስት ቋንቋዎች ነው። ካሁን በፊትም ያው ደጋግመን ተናግረናል። በኢብራይስት አብዛኛውን ጊዜ በፈረንሳይና በእንግሊዝኛ በፈረንሳይኛና በእንግሊዝኛ የተዜመ ዜማ ነው። ያም ውጤት ያመጣበት ሁኔታ እስራኤል እንደውም ትላንትና ፕሮግራሙን ያው እንደተከታተላችሁት ከ10 ሰዓት ጀምሮ 2 ሰዓት ላይ ነው የተጠናቀቀውና በጣም ያጓጓ ነበረ። በዳኞች ወደ 123 የተሰጠበት 123 ነጥብ የተሰጠበት ሁኔታ፣ ሌላውን ደግሞ ታዳሚ ህዝብ ሙዚቃ ወዳዱ በኢንተርኔት ቀጥታ የመረጠበት ሁኔታ አለ። ስለዚህ ጥሩ ውጤት ነው፣ በጣም የሚያኮራ ውጤት ነው። ባለፉት አመታትም ጥሩ የመጣበት ነው። ግን በዚህ አመት ፖለቲካ ገብቶበት ሁሉ በጦርነቱ ምክንያት ሁለተኛ መጨረስ በጣም የሚያስደስት ነው።
0: ወርቅነሸቴ፣ ከዚሁ ጋር በተያያዘ በእውነትም የሙዚቃው ዜማው በርግጥ ሰጠኝ እንደገለጸው ከሆነ ዜማ ሙዚቃ ግሩም የሆነ ሙዚቃ ተወዳዳሪው ሀገሮች አቅርበው ነበረ፣ ግን ከሙዚቃ ውድድር ፖለቲካ ጨመሩበት እንጂ የእስራኤሉ ቀንቃኝ ዘፋኝ እና ዳንሰኞቹ ደግሞ የጥሩ ውጤትም በአንደኛ ይወጣሉ ተብሎ ይጠበቅ ነበረ። ግን እንደተገለጸው ዳኞቹ ደረጃውን ዝቅ አደረገበት የእስራኤሉን ተወዳዳሪው ወደ ስምንተኛ ደረጃ መደቡት ተባለና፣ ግን በውጭ ዓለም የሙዚቃ አፍቃሪ ህዝብ ነው የሚፈርደው እና ብዙ ድምጽ ድጋፍ ነው ያደረጉት እና የሙዚቃው ሚሼል የሚል ቃል ነው ምንድን ነው ብዬ ያው መዝገበ ቃላትን እንትናልኩና ምን መስልሻል ይወጣ ሚሼል
2: ምን አገኛን ተረጃ
0: ሚሼል አግንቻለሁ አሁን ግን ሚሼል የሚለውን ቃል ምንድን ነው ብዬ መቼም እንደ ጋዜጠኛ እንፈልጋለን አይደለም ፍሬ ቃሉ ሚሼል የሚለው ሚካኤል በዕብራይስጥ የእንትን የፈረንሳይ ቋንቋ ነው ሚሼል ማለት ሚካኤል ገብረማ ነው በቅዱስ ወሪት መጽሐፍ ያለ ነው ሚካኤል ማለት ነው ሚሼል ለብለዋል እንዴት አየሽ
1: ይሄን እንግዲህ ያው ሚሼል በነገራችን ላይ ዓለም አቀፍ የሆነ ስም ነው የሴቶች መጠሪያ ስም ነው ሚሼል ኦባማን እናስተውሳለን ሚሼል የሚባሉ ብዙ ስራ ባልደረቦቻችን ያው ታውቃላችሁ አሉ የተለያየ ሀገር ቢመጡ ሚሼል ዚህም በብራስትም እስራኤል ሀገርም እስራኤላውያን ሴቶች የሚጠሩበታልና ለሴቶች የሚሰጥ ስም ነው እንግዲህ አንተ ደግሞ ከታናህ መጻፍ ቅዱስ የመጣም ሆኑን ካረጋገጥ ጥሩ ለምሳሌ ራሄልን አሁን ራሄልን ራሼል ይሉታል በፈረንሳይ ሲሆን ራሄል የሚለውን ስም ራሼል ብለው ይሰጡታል በፈረንሳይኛ እና እንዳልከው ሚሼል የሚለው ወደ ሚካኤል ሊጠጋ ይችላል የቋንቋ እንትን ነው ዞሮ ዞሮ የፍቅር ዘፈን ነው እንግዲህ ዘፈኑ እና እንደውም ምንድን ነው ይባል የነበረው ዘፈኑ ትንሽ ዓለም አቀፍ ጉዳዮችን ያዝም ያደርግ ወይ ከፖለቲካ ከጾታዊ ነገር ወይ ከሆነ ነገር ጋር የተያያዘ ቢሆን የበለጠ ትኩረት ይስባል ይሄ እንዱ በቃ አንድ ወንድ ለፍቅር የሚያቀርበው ዘፈን ነው ለሴቶች ለፍቅር የተዘፈነና ያን ያህል ትኩረት ላይ ስብ ይችላል የሚል ሁሉ አስተያየት ነበር መጀመሪያ አካባቢ ሚሼል የሚለው ዘፈን ለእስራኤል የምትወዳደርበት ሆኖ ሲመረጥ ግን እንዳላችሁት በቀላሉ ከልብ ከይታም እንደው ከአእምሮም ከልብ የሚገባ አይነት ነው ብዙ ሰው ያዝ ነበር ሚሼል ያለ ከውድድሩ በፊት እዚህም ያስራ ቦታ ስንሰማና ትናንትም ያየነው ይህንኑ ነው በቀላሉ ታዳሚ ሁሉ ሚሼል ያለ ሲቀበል ሙዚቃውን ሲያቀርበው እንደላችሁት የፖለቲካ ጉዳይ ነበረው ከዚህ በፊትም እንደ በፊቱ ያው እስራኤል እንግዲህ በዚህ ውድድር በአውሮፓ ሀገራት አመታዊ ሙዚቃ ውድድር ኢሮቪዥን ወይም ኢሮቪዥን ስትወዳደር ፖለቲካዊ ጉዳዮች አሉ እንግዲህ እስራኤል ጉዳይ ከፍልስጤም ሀገር መመስረት ጋር ከጦርነቱ ጋር ተያይዞ እንደ አይነት ነገሮች ይነሳሉ የዘንድሮ ትንሽ ጠበቅ ለየት የሚያደርገው አምስት ሀገራት የአውሮፓ ሀገራት ከውድድሩ ራሳቸውን አግልለዋል ትናንት ያየነው ግን ትንሽ ከተጠበቀው ለየት ያለ ነው እስራኤል በጣም እንግዲህ ሲገመት ምናልባት እስከ 5 እስከ 10 ተወጣለች ይባል ነበር አንዳንድ ባለሙያዎች እንደሚገምቱት ነገር ግን ደግሞ ከፖለቲካ ይዘቱ አንጻር አይ እንደው እንኳን ተወዳደሩ እንኳን እስራኤል ተሳተፈች እንጂ ይሄን ያህል ደረጃ ማያገኝም የሚልም ግምት ነበር ግን እንግዲህ ለየት ያለ ነገር አየነ ያልሁት ምንድነው የህዝቡ ድምጽ ነው የሙዚቃውን ደረጃ ከፍ አድርጎ ከላይ ያደረሰው ያው እንደ ተከታተላችሁት ስናየው 8 ቁጥር ላይ ነው የነበረው የዳኞችም ነጥብ ተሰጥቶት እንደው ዳኞች ጥሩ ነጥብ ተዋል ተብሎም ነው የተገመተው እንደ ከዚህ በፊት እንደምናየው ዳኞች ከዛ ማነሰ ነጥብ ይሰጡ ነበር ብዙ ጊዜ ለእስራኤል የሚሰጡት ነጥብ ያን ያለው ግን ባለፉት አመታትም በተከታታይ እንደነበረው ለምሳሌ ኖዋ ኬርልስ ተወዳደር እስራኤል 3ኛ ነው ወጣች ከዛ በኋላ ደንጎላን እስራኤል 5ኛ ወጣች ዩቫል ራፋኤል ባለፈው አመት እስራኤል 2ኛ ነበር ወጣች ዘንድሮም እንደዚህ 2ኛና የህዝብ የተመልካቹ ድምጽ ነው እንደዚህ እዚህ ደረጃ ላይ የሚያደርሳት እስራኤልንና ትናንት የነበረው ምናልባት የአውሮፓ ሀገራት ከሙስሊም ስደተኞች ያማረሯቸው ይመስላልና እስራኤልን ሳይደግፉ አይቀሩም የሚብል ሁሉ ነገር እየሰማን ነው ዛሬ የአውሮፓ ሀገራት ደግፈውታል ሙዚቃውን ይድጋፍ ድምጽ ሰጥቷልና ከስምንት ነው ባንዴ ዘሎ እንደውም አንደኛ ላይ ነው የነበረ ተወሰነ ደቂቃና በኋላ ያው 140 ድምጽ ወሳኝ ድምጽ ነበር ሲሰጥ ለቡልጋሪያ ቡልጋሪያ እንደገና ያው እስራኤልን አልፋ በሰፊ ልዩነት ነው ቡልጋሪያ አዎ 516 ቡልጋሪያ አገኘች የቡልጋሪያ ሙዚቃ ባንጋራንጋ ነው የሚለው እንግዲህ እንደሆነ ድምጽ አላውቅም ባንጋራንጋ ነው እሱ የሚለው ያው የኖአ ሚሼል እንግዲህ ሚሼል በሁለተኛ ደረጃ 343 የኖአም የእስራኤልን የወከለው የባንጋራንጋ የቡልጋሪያው 516 ድምጽ አግኝቶ አንደኛና ሁለተኛ ወጥቷል በጣም በጣም ያስገርምና ጥሩ ጥይት ነው በጣም
0: አንደውም መተርጎም የቡልጋሪያን ቋንቋ ባርጋራጋ ነው ያልሽኝ
1: ባንጋራንጋ
0: አንደኛ ደረጃ አሸነፈች ቡልጋሪያ ማለት ነው እንግዲህ
2: አልተጠበቀም በነገራችን ላይ ዘፈን ይወጣል ብሎ አልተጠበቀም ብዙዎችና አሁን እንደተገለጸው እንግዲህ ጥሩ ጥይት ነው በጣም ጥሩ ጥይት ነው ከነበረው ሁኔታ አንፃር በጣም ጥሩ ግን ደግሞ የፖለቲካው ከድጋፍ ይልቅ ከመድረኮች ላይ በጣም ተቃውሞ ቡዝ ይያሉ ተቃውሞዎች ነበር
1: እስራኤል አዎ
2: በሶስት ጊዜ ነው እንግዲህ ውድድሮቹ ሲሆኑ በጣም እንትን ያለበት ሁኔታ አለ ስለዚህ በጣም ጥሩ አልነበረም በሙዚቃን ከፖለቲካ ጋር ማስገባታቸው ነገር ግን ዞሮ ዞሮ ውጤታማው ስኪ
1: ባለፉት አመታት አልተሳተፈችም በነገራችን ላይ በበጀት ጥራት ምክንያትና ከስንት አመታት በኋላ ነው እንደገና የተሳተፈች አውስ ተሳተፈ ዘንድሮ አንደኛ ወጣለች
2: አዎ ጥሩ እስኪ ትንሽ እንስማው የኗምን ዘፈን
0: አዎ ጥሩ ነው ቀጣይ ነው

0: ዜማው ይመስላል ሻየው።
1: አዎ በቀጣይ ትርጉ ያንዳንዱን ቃል ተርጉመን ደግሞ ለአድማጭ እናስተምጣለን። ዜማውን ጨምሮ ማለት ነው። ዳንሱም ዘፋኞቹም አብዛኛ ሴቶች ዳንስ ያሳዩት አይደለ?
2: አዎ።
1: እንግዲህ ሲቀጥል ወርቅነሸቴ በአሜሪካና ኢራን መካከለ ያለው ሲካድ የነበረው ድርድር ተስፋ ቢስ የሆነ ነው። ወደ አሁኑ እየደረሰን ያለን ዜና ምናልባት ጦርነቱ ሊጀመር ሊታደስ ነው የሚል ወሬዎች እየተናፈሱ ናቸው። ያለው ተጨባጭ ሁኔታ ምን ይመስላል?
2: ያለው ተጨባጭ ሁኔታ እንዳልከው ነው። ምናልባት በኢራንና በአሜሪካ መካከል የሚካሄደው ድርድር እድሉ በጣም እየጠበበ ለመዘጋት እየደረሰ በጣም እየጠበበ እየመጣ ነው የሚባለው። አብዛኛው እንግዲህ መረጃዎች እንደሚመለከቱት የአሜሪካው ፕሬዝዳንት ከቻይና ጉብኝት ተመልሰዋል ወደ ሀገራቸው። ዶናልድ ትራምፕ ሲመለሱ እንግዲህ ሰፊ ገለጻ ሰጥተዋል። አውሮፕላናቸው ላይ ሆነው ከጋዜጠኞች ጋር ባደረጉት ውይይት ያዋናው እንግዲህ ቻይና ለኢራን ድጋፍ እንዳታደርግ፣ በተለይ ጦር መሳሪያ ድጋፍና ሌሎችንም እንዳታደርግ፣ የሆርሙዝ መስመር እንዲከፈት፣ የንግድ መርከቦች መተላለፊያ ባህር መስመር እንዲከፈት፣ ያው ከኢራን ጋር ባላት ግንኙነት ይህን አጋጣሚ ለመጠቀምና ነገሮችን ለማርገብ ብዙ ውይይት እንዳደረጉ ተናግረዋል። ይሁን እንጂ ኢራን በቀላሉ የምትሸነፍና እጅ የምትሰጥ አልሆነችም። ከዚህ ጋር ተያይዞ በኢራን በጣም የተለያዩ ኢኮኖሚያዊ ማህበራዊ ቀውሶች እየደረሱ እንደሆነ ነው የሚነገረው። ለ12 ሳምንታት ያክል ኢራን ውስጥ ኢንተርኔት የለም ነው የሚባለው። እንግዲህ ለ12 ሳምንታት ያክል ያለ ኢንተርኔት፣ የነዳጅ ችግር፣ የመድኃኒት አቅርቦት ችግር፣ በርካታ መሰረታዊ ጉዳዮች፣ ህዝቡ ማግኘት የሚገባቸው መሰረታዊ የሆኑ አገልግሎቶች እንደማይሰጡና ከባድ ቀውስ እንደተፈጠረ ነው በኢራን ጎዳናዎች ሮሮና አቤቱታ እየተሰማ እንደሆነ ይነገራል። በዚህ ሁኔታ ምናልባት ዶናልድ ትራምፕ እንደገና ጦርነቱ እንዲታደስ ያውጁ ይሆናል የሚል ከፍተኛ ስጋት አለ። ስጋቱ ምንድን ነው? ኢራን ይህን ጦርነት እንደገና ለማስተናገድ አቅሙ የላትም፣ ዝግጁ እንዳልሆነች በርካታ በተለይ የኢራን ነጋዴዎች፣ ባለሀብቶች እየተናገሩ እንደሆነና ኢራን ከዚህ በኋላ ጦርነት የማስተናገድ አቅም የላትም እያሉ እንደሆነ ይናገራሉ ይባላል። ፓኪስታን የአሜሪካና የኢራን ድርድር እንዲቀጥል ከፍተኛ ጥረት እያደረገች እንደሆነ ይነገራል። የፓኪስታን ባለስልጣናት ወደ ኢራን እየሄዱ ለማግባባት እየሞከሩ እንደሆነ ነው የሚነገረው። በእስራኤል በኩል ደግሞ ጦርነቱ እንዲታደስ ፍላጎት እንዳለና ዝግጅት እንዳለ ይነገራል። የአንበሳው ግዛት የተሰኘው ጦርነት ትንሽ መሄድ ነበረበት፣ ከታሰበው እቅዱ ሳይፈጸም ነው የቆመውና መሄድ ነበረበት፣ መቀጠል ነበረበት የሚል ስሜት እንዳለና እንደው ዶናልድ ትራምፕ ቢወስኑ ቀጥታ ጦርነቱን ለመጀመር በእስራኤል በኩል ቅድመ ዝግጅት እንደተደረገ ይነገራልና በጣም ከፍተኛ ውጥረት ላይ እንዳለ ነው መረጃዎች የሚያሳዩት ሁኔታ።
1: በነገራችን ላይ በዚህ በወቅታዊ ዘገባ ላይ አሁን የደረሰን አዲስ ዜና ደግሞ ኢራን ዝም ብላ አልተቀመጠችም። ካን ሀዳሾት የዜና አውታር ያወጣው መግለጫ አሁን የደረሰን ካንቺ ጋር ስንጠያየቅ ያው ኢራን በያለ ሰው አውሮፕላን ወደ ተባበሩት የአረብ ኤሚሬትስ በወነጨፈችው ያለ ሰው አውሮፕላን የኃይል ማመንጫ ጣቢያ አጥቅቷል ይባላል። ይህ ቀላል ነገር እንዳልሆነና ነገሩ እየተፋፋመ መሄዱን የሚያሳይ ሳይሆን አልቀረም።
0: አሁን በተባበረችው አረብ ኤሚሬትስ ላይ በተኩስ አቁም ስምምነቱም ብዙ ጊዜ ጥቃት ወስዳለች። አዲስ አይደለም ጥቃት መውሰዷ፣ አሁንም የወሰደችው ሁኔታና ትራምፕ ኢራኖች እንዲያውም 5 ጊዜ ከስምምነት እንደደረሱና እንዳፈረሱት ከነሱ ጥሩ ያልሆነ ነገር እንዳለ ኢራኖች እንዲያውም እብዶች ናቸው ያሉበት ሁኔታ አለ። ስለዚህ ጦርነቱ የሚታደስበትን ሁኔታ የሚያመለክት ነው። እስራኤል ካቢኔ ሚኒስትሮች፣ የደህንነት ካቢኔ ሚኒስትሮችም በተወሰኑ ሚኒስትሮች ዛሬ ምሽት ስብሰባ ይካሄዳል፣ ጦርነቱ ሊታደስ ይችላል በሚል እሳቤ የሚሉ ዘገባዎችም እየወጡ ነው። ጠቅላይ ሚኒስትር ናታንያሁ የተወሰኑ ሚኒስትሮችና የደህንነት ጥበቃ ባለስልጣናትን ይዘው እንግዲህ ስብሰባ ያደርጋሉ ተብሎ ይጠበቃል ምሽት። እና ነገሩ እየተካረረ የሄደ መስሎ ይመጣ ያለ ነው የሚመስለው።
1: ይሄ ነው ወቅታዊ ዜና። ወደ መጨረሻ ለአድማጮች አደረስን ማለት ነው። ሰጠ ወርቅነሽ፣ እንግዲህ አሁን ያለው በቀጣዩ ምንድን ነው?
0: ያው የአድማጮች ውይይት ነው። ስልክ ቁጥራችን 0723940 3x5555 ነው። ያው እንግዲህ 3x5 መጨረሻ የተለመደው ስልካችን፣ ይደውሉልን አድማጮቻችን።

0: የተከበራችሁ አድማጮቻችን ወደ ሳምንታዊ ውይይት እናልፋለን። አሁን በስልክ መስመራችን ቄስ ሩቤል አየልኝ ይገኛሉ። ወደ እሳቸው እናልፋለን። ጤና ይስጥልን።
1: ተናስን ሰጠለ እንዲል ጓደኞች ለሬዲዮ ሰባተኛ በሙሉ እንደብሏላ አደራችሁ።
0: ደህና ነን እናመሰግናለን። ሐሳቦትን ያካፍሉን።
1: እሺ እንግዲህ ስለ ንስፋይ ሱዳን ነው። በቀደም ዳሙስ በነበረው በተከሶ በሐራዝ ሄልፌል በጣም ጥሩ ነበረ። የተከበረው ሮሽሜም ሸለት እስራኤል ቢንያሚን ናታንያው እንደገና ደግሞ የተከበረው ቤተ እስራኤል አሁንም በኦሪቱ ወነበው እግዚአብሔር ለሙሴ ንግሮ ለደቂቀ እስራኤል ነው የሚል ይሁዲ ተብሎ ኦሪቱ አልተጻፈም። ቤተ እስራኤል ቤተ እስራኤል በሱዳን በረሃ ላይ አሁንም በሌቱ በቀኑ 600 300 400 የሆነ ለኢየሩሳሌም ደርሳለሁ እያለ ወደ 5-6 ዓመት ያላነሰ የተጓዘ ገንዘብ ሳይቸግረው በገዛጁ አለው
2: እየሰማነውት ነው
1: በገዛጁ ለኢየሩሳሌም ሞትን አንሞትም በማለት እኛ እግዚአብሔርን አሃዱ አምላክ ነው እምናምን በዕብራይስጡ ማመንም ብለይ ማመንም ቤዲው ከእንደዛ ብሎ የኢትዮጵያ ጀግና ወጣቱ ሽማግሌው ምርኩዙን ይዞ አሃዱ አምላክን በማመን ከሱዳን 4000 የማያንሱ ትልቅም ሆነ ትንሽ አሁንም ወንድም ሴት አሁንም ሳይቀበሩ አፈር ሳያገኙ ከዛው ሞተው ቀሩ። እነሱ ነፍሳቸው ይማር። ለእኛ ግን 40 ዓመት በሙሉ ለቤተ እስራኤል ኩራት ነው። ግን ይህንን ኩራት እግዚአብሔር የሰጠነን ፕሮፌሰር ሳንሆን ሐኪም ሳይኖር እግዚአብሔር መርቶ ያመጣንን ህዝቡ ከኢየሩሳሌም ያለው ግን ለዚህ ዓላማ በየዓመቱ መንግስት አውተውስ እየሰጠ ህዝቡ አይመጣም። በጣም በጣም እኛ
0: ምን ይሁን እንደውም ባለፈው የዚህ መታሰቢያው ቀን በስርጭታችን በቀጥታ ሌላ ጊዜ እንነጋገርበታለን ብለናል። አሁን እንደዚህ ለሚቀጥለው አመት መፍትሄ ማምጣት ይቻላል። ምን መሆን አለበት በርሶ እይታ? ሁል ጊዜ ይነገራል ግን ዙሮ ችግሩ ይመጣልና ምን መሆን አለበት?
1: ይሄ በጣም በእውነት ለኛ እሩ ያላደለ ነው። ለአባቶቻችንም ለእናቶቻችንም ለወጣቱም ይሄንን የኛን ማይረግና ኩራት እግዚአብሔር ሲሰጠነ እሮሽ ምን ሸለት እስራኤሎቹ ያተቀበሩበት ከዛ የኛ ታሪክ የአባቶቻችን ታሪክ እንዴት ነው እንደመጡ እንዴት ነው እንደሞቱ የዛ ሊከበር ሲላለ ማምጣቱ ህዝቡ ከኢትዮጵያ አብራክ የወጣው በጣም ያሳዝናል። ይሄ ነው ወደ ኋላ የሚያስቀረነ ታሪካችን። አሁን እንዴት ይቀራል? ለዚህ ስራ ወይም እንደዛው መቅረት ይገርማል። ሰጠይ ለሃቱና ሲሆን ከሀደራ እስከ በርሸባ ከበርሸባ እስከ ቅራሽሙኒያ ይመጣል ሰው። እንደገና ደግሞ ሞት በሆነ ጊዜ እንደዛ ነው። ይሄም እኮ እንደዛ ሆነ ወይ ወገኖቻችን? ከዚህ ቢመጡ ኑረው እንደኛ ቤት ይገዙ ነበር፣ የልጅ ልጅ ያዩ ነበር። ግን ለኛ ዓላማችን ኩራታችን ሃይማኖታችን ናቸው። ታዲያ ይሄን የመሰለ ታሪክ እያንዳንዱ ካላሰበበት እያንዳንዱ ካላኮራው ራሱን ለወደፊቱ ምንድነው የሚሆነው? ያውም በትምህርት ቤት ይነገር ታሪካቸው እየተባለ ይነገራል። መጀመሪያ ህዝቡ ያክብረው። መጀመሪያ ካህኑ ሁሉ እየመጣ ሀዛ ስንቆም ሙላው ህዝብ መምጣት አለበት፣ ይህንን ማክበር አለበት።
2: ቄስ ሩቤል እንደው ግን የመጣው እኔ በቀደም ብዙ ሰው ነበር፣ በተደጋጋሚ እንደዛ ሲባል እሰማለሁ። እኔም በቦታው ስለነበርኩ አይቻለሁ። እንደው የመጣውን ሰው እያበረታቱ ሌላ ደግሞ ተጨማሪ ግን መምጣት አለበት፣ አቅም ያለው አቅሙ ይፈቅድለት ከቤት ባይወል ጥሩ ነው ብትመጡ ቢባል አይሻልም? ምክንያቱም ብዙ ሰው ነው ነበር፣ በተለይ ወጣቱ ህፃናት ሁሉም ነበሩ ልጆች።
1: ወርቅ ነሽ አይደለም ያነ የመጣው ህዝብ እኔ በራሴ ትንሽ ነው። ለምን መንግስት እያንዳንዱ በከተማው አውቶቡስ ይሰጣል? እንኳን አውቶቡስ ተሰጥቶ አውቶቡስን ባይሰጥ ኮፍሺ ዮሚት የሚባል አለ 40 ሸቀ ወይ 30
2: በግልም ቢሆን መምጣት ሱግድ ነው ግድ አውቶቡስ መጠበቅ የለበትም
1: መምጣት ይቻላል ለዚህ ለምን ህዝቡ ጊዜ ይነገራል ህዝቡ ግን ወደ ኋላ ነው የሚለው
0: ካለን ቁጥር አንጻር በመታሰቢያው ብዙ 20 ሺ 30 ሺ ማየት ያስፈልግ ነበር ቢበዛ አካባቢው መጥለቅለቅ ነበረበት ስለዚህ በሚቀጥለው አመት ቢታሰብ
2: አስቀድሞ መስራት ነው እንግዲህ ባሉ አንድ ሳምንት ሲቀረው ሁለት ሳምንት ሲቀረው ሳይሆን እንግዲህ አካባቢ ተወካዮችም እናንተም የህዝብ ተወካዮች አስቀድሞ መስራት ያስፈልጋል 3 ወር 4 ወር ሲቀረው ያው እንግዲህ ቅስቀሳውን ማካሄድ ጠንከር ያለ ቅስቀሳ ጥሩ ነው እና መሰግናለን ቄስ ሩቤል
1: በጣም ከዚህ ላይ ልንገርሽ በጣም የኛ አባቶች የኛ እናቶች በጣም ጀግና ናቸው በኢትዮጵያ ሐኪም አይደለም የኛን ምራዳን አንዱ ሀብ እግዚአብሔር ነው ከዚች ላይ በተለይ አባት ዓለም የቄሳየል ያድጓይ ቾሊቃውንቶ የላስታው ተወላጅ ስመኑ ካህን የኢየሩሳሌም ሊቃውንት 650 ሰው ነው የመጣነ በሚገል ስንመጣ ግን 3 ሴቶች ርጉዝ ነበሩ 3ኛይቱ ተገላግላ ከበረሃው ላይ ሰዎች አሉ በዛን ጊዜ የእንግዲህ ልጅ አልወድቃለ የዛን ጊዜ አባዬ ግን መጥቁን ከበረሃው ላይ መጥቶ እግዚኦ ስማነ ሲል የሚመሩት አብረው ክርስቲያኖቹ የሚመሩነ እነሱም አብረው ጠበንጃቸውን ከመሬት ጥረው አብረው እግዚኦ ስማነ ሲባል ጠወቱ ቁርጥ ሲል የእንግዲህ ልጁ ወደቀላት ያንን ኮበርታውን ተፈረሱ ታደልድሎ 3 ኮበሌ አንስተው ተፈረሱ አስተሰረው ምን ገቀጠልነ ለምን ከዛ ብንውል ሽፍታ ሊቀማነ ነው ወይ የዘባችን ወርሳናል በሚባል
2: እስራኤል ሀገር ገቡ አራሶ
1: የመጣ ህዝብ ነው
2: አራሶ እስራኤል ሀገር ገቡ እንደዛ መንገድ ላይ የወለዱት
1: አዎ ከዲጋ የልጅ ልጅ አይታለሽ እና ሌሎች ወልዱት እንደዛ ብሎ ገብቷል የልጅ ልጅ አይተዋል የኛ ታሪክ ብዙ እናቶቻችን አባቶቻችን በወዳቸው አንቀው ነው
0: ብዙ ነገር የታለፈ አለ ጉዞው ቀላል አይደለም ይሄን ደግሞ በጋራ ሆኖ ለተተኪው ትውልድ ማስተላለፍ ይገባል ቄስ ሩቤል ካለን ጊዜ አንጻር ሌሎችን አድማጮች ማሳተፍ ስላለብን እናመሰግናለን መልካም ቀን
1: እሺ ነፍሳቸውን ይማር
0: ቻው ቻው
2: ቀጣይ አድማጫለን ሄሎ ጤና ይስጥልን ሄሎ
3: ጤና ይስጥልን
2: ጤና ይስጥልን እንደምን አሉ
3: ጤና ይስጥልን ጌታላችሁ
2: እግዚአብሔር ይመስገን
3: ታኔ ጋር ናችሁ
2: አዎ ከርሶ ጋር ነን ስሞትኒንግ ያስታውሱን
3: ስሜ ሻምበል ሰላም ነኝ
2: ወይዘሮ ሻምበል ሰላም
3: አዎ
2: እሺ የርሶ ሐሳብ ምንድነው
3: እኔ ሐሳቤ ጤና ይስጥልኝ እንዴት ዋላችሁ ብዙ ጊዜ ነው በዚህ መድረኩ መግባት ተቀረሁኝ እና እኔ አሁን የገባሁት ይኸው በዚህ ሰሞን ለሞቱትም ነፍስ ይማር ለነበረው ሙስለታ ነፍሳቸውን ይማረው ዘመዶቻችን በሱዳን ለቀሩት ነፍሳቸውን ይማረው ሙላችሁ አስተላላፎች በሙሉ ደህና ናችሁ አቶ ሻያው ደቁ ሞላችሁ ተዚህ ውስጥ ያላችሁ
2: ደህና ነን አዎ ጊዜ እንደይበቃውት ምን ዝም ብለን እንሰማውት
3: አዎ ፈለኩት አሁን በሰሞን ይኸው መሾ ሰለሞን የሱ ጓደኛ ደግሞ አንድ የነት ቦት ሰው የትንሽ ስሙ ዘንጋልኩኝ እንጂ እነሱ ሲያስተላልፉ ልጄ ስለጠፋች በሱዳኑ ቦታ በዚህ ነው ላስተላልፍ የገባሁት
0: ማን ነው ስማ
3: የሚያውቃት ውዴ ተስፋሁን መልኩ ነው የምትባል ሱዳን ሄድኩ ብላ በሰልፍ

0: ያው በዚያው ያው 80 የሚሆን እስራኤል አለ ተብሏል። ስንሰማ በዚህ ባዳሾቱም ሆነ ዝም ብሎም ሆነ ስንሰማ 80 የሚሆን እስራኤል አለ አሁን ፍለጋ ሊከድ ነው ምናምን ብሎ ሞሸ ሰለሞን ሲያስተላልፍ ሰምቼ እንዲያው በዚህ ደግሞ የሚሆንልኝ እንደሆን ሂጄ ማየሁ ልጆች ሄደዋዩ ለተዚተ አንተን የሚናገሩትም ሂጄ ነበር አላገኘሁም። ብዙ ለፍቼ ብዙ ገንዘብ ከፍዬ አልሆነልኝም። አሁን ደግሞ ለወደፊቱ ደግሞ እንዲያው በሱዳኑ ሱዳን ሄድኩ ብላኔ ሄደሽ የተባለ እና አሁን ለወደፊቱ ደግሞ የሚሄደው ሰው ደግሞ እንዲያገኝልን እንደገና የመጣው ሰውዬ ደግሞ ቴሌፎን ቁጥሩን ብሰጡኝ
1: እንሰጦታለን በግል ደውለን። ግን አሁን ሰውዬ ከመጣ በኋላ ያለውን ሁኔታ በርካታ ሰዎች እንደዚህ ቤተሰብ የጠፋባቸው ይደውሉልናል። ምናልባት እንግዲህ እዛ አካባቢ ያውቃሉ የተባሉትን ሴትዮም ስልክ ቁጥር ለማፈላለግ እንጥራለን። አጠቃላይ ብዙ ሰዎች ስለሆኑ እንደዚህ የጠፉትን የሚገኙበት መንገድ እንዲፈለግ እናደርጋለን።
2: ለክነሴ ተባል ሞሼ ሰለሞን ይደውሉ ያነጋግሩ። እንግዲህ እንፈልጋለን ሲል ከሰሙ
1: እንሰጦታለን፣
2: በግል እንደውልሎታለን።
0: ድንቅ እጠብቃለሁ። እግዚአብሔር ይስጣችሁ፣ ኑሩልኝ፣ ከፍ ያርገው። በእናንተ ነው የምንስተዳደረው፣ የእናንተን እየሰማነ በማልዳው በማታው ሁሉን እከታተላለሁ። ይኸውን ብለይም እከታተላለሁ እና ስሰማ ነው አሁን የደወልኩላችሁ። አመሰግናችኋለሁ። ኑሩበት።
1: እንግዲህ የጠፉትን ሰዎች ለማፈላለግ ሁላችንም ጥረት እናደርጋለን። እንግዲህ በግል ሁሉን ነገር ለማናገር ይከብድናል። አጠቃላይ መፍትሄ ለመፈለግ እንጥራለን። እናመሰግናለን።
2: እሺ፣ ቸር ወሬ ያሰማዋት።
0: ቴሌፎን ቁጥራቸውን ግና እንድትሰጡ
1: እንልኩላለን።
0: የዚያን ሰውዬን እንዲያው ደውዬ ለመጠየቅ አደራ በሰማይ አደራ በምድር ለምን።
1: ኧረ ችግር የለም፣ ስራችን ነው። ችግር የለም ወይዘሮ ሻበል፣
0: ቀላል አይደለም። ልጅን ያህል ጠፍቶ ይሄን ያህል መኖር ቀላል አይደለም። እኔ በትህትና ለምናችኋለሁ። እግዚአብሔር ይስጥልኝ።
1: ችግር የለም። እሺ፣ ሰላም ይሁን። እንደውልሎታለን።
0: እሺ፣ እሺ፣ አመሰግናለሁ። እኔም እጠብቃለሁ።
1: ያው ወደ ሌላ አድማጭ እናልፋለን። አለው
2: አለው
1: አለው። አድማጫችን ማንበል አሎ
3: አሎ
1: ማን በል አድማጫችን?
3: ሌላ ታዘ ባለ።
1: እሺ፣ መንገድ ላይ ነው ተመሰላ። አቶ ላቀው አቶ ላቀው አይሰማም፣ አይሰማም። በወዝኒዮት ይመስለኛል የሚያናግሩን።
2: አይ አውቶቡስ ውስጥ ከሆኑ ለመወያየትም አይመችም።
1: እኛ በደንብ እየሰማ ነው
2: ታይደለም?
3: በደንብ እየሰማዋቸው ነው።
1: እኛ እየሰማን አይደለም። እንደውላለን እንደገና ጊዜ ሲኖር፣ እንደውላለን እንደገና ጊዜ አመቻችተን።
3: አሁን ጥሩ ነገር ሰማን እናገኝ።
1: እሺ፣ እስኪ ባጭሩ።
3: አዎ፣ ባለፈው ብደውላ ሳሌላችሁ ነው ይቅርታ። እግዚአብሔር አመሰግናለሁ አሁን ስለደወላችሁልን። ነገር ግን ስለ አገሪቱ እንደገና ስለ ሱዳን በመጡት በሱዳን ብዙ አልቀው መንገድ መሰርተው መንገድ መንጥረው እኛንም ደግሞ በአዲስ አበባ በጎንደር ስንመጣ እነሱ ሞተው ድነው ነው ይመስሉ ተማኛለህ።
2: ያው የተሰማ ነው ይሰማ ነው።
3: እኛም ደግሞ በጎንደርም ሆነ በአዲስ አበባ ብዙ ሰው ቀብረን እኔ እንኳ አራት ልጅ ነው ቀብሬ ጎንደር ላይ የመጣው የሀገር ስገባ እና ጎንደር እንትን እኮ የምጠፍርበት እኮ አጥቼ እንዴት እንደዘሚና አካሴ የለምኘ ነው በጨለማ ሁለቱን አራት ልጅ ሁለቱ ሙከራ ሙከራ የደረሱ ሁለቱ ከዚያው ተወልደው ነው መንታ ወልዳ ሁለቱ መንታ ናቸው የሞቱብኝ። የተረፉትን አራት አመት ቆይቼ ያው ይዣቸው ገብቻለሁ።
2: ምን ሆነ ነው ትልቆቹ ምን ሆነ ነው የሞቱ?
3: ያም ሆነ በዚህ በሱዳንም ሆነ በአዲስ አበባ እየሞተብን ነው። እችን ሀገር ያገኘናት
2: ይሰሙን አይመስልም።
1: እየሰማእርሶ
2: እየሰሙን አይመስልም። እርሶ ይሰሙናልኛል?
3: ለሱዳኑ ሲነሳ ለምን የአዲስ አበባውና የጎንደሩ የሞተው ለምን አይዘረዘርም ስሙ ለማለት ያ

0: አዲስ አበባ ብዙ ዝም ነው ያለቀ እ በተረም ብዙ ዝም ነው ያለቀ በቋራ የመጣው በደንቢያ የመጣው በሰቀል በኡዛባ የመጣው ሁሉ የተቋርጦ የቀረው ሁሉ ጎንደር ብዙ ገልሎ ብዙ ቀብሮ የመጣባት ይመስልና ወለቃ እና ለምን ይሄ ተዘርዝሮ ስሙ አይጠራ ለማለት ያህል ግን ዳኔ ሞቱት መንገዱን መሰረተው ነው የኛ ለመምጣት ያገብ ለመክፈድ መንገዱን የጠረጉልን እነሱ ናቸው። የመጡትንም እግዚአብሔር ሜ ጤና ይስጣቸው፣ ያሉት የሞቱትንም እግዚአብሔር ነፍሳቸውን ይማር። የእነሱ ስም ተጥፎ ሐውልት ተሰርቷል። የአዲስ አበባውና የጎንደሩ ለምን ስሙ ዝሩ ዝርዝሩ ለምን አይዘረዘርም ለማለት ያለ ሁሉም ነፍስ እኩል ነው። ችን ሀገር ለማግኘት ነው ሁላው የሞተ።
1: ሁሉም ጉዞ እንግዲህ እያንዳንዱ ባለበት ሁኔታ መነሳት አለበት ነው። እንግዲህ በብሔራዊ ደረጃ የታሰበበት ሁኔታ አለ ሐሙስ ዕለት። ሌላውን ደግሞ እንዲህ እንዲታሰብ ደግሞ ብዙ መስራት የሚጠበቅ ይመስለኛል። ብዙ ያልተነሳ ነገር አለ፣ ግን ወደፊት ደግሞ የበለጠ ይነሳል ብለን ተስፋ ነው።
0: የሙላው ነፍስ ይዘረዘር፣ የሙላው ነፍስ ማልሽባት በአዲስ አበባና በጎንደር የሞቱብን ነፍሳቸው ይማር ብለን ማንቆለጥበት አውትማ እንዲሰራ ማናደርግና ስማቸው ተዘግሮ ስንት ህዝብ ሞተ ለምን ስሙ አይዘርዘርም ነው።
2: አቶ ላቀው ዘመነ እርሶ አሁን ያነሱት ጥያቄ ብዙ ሰው እያነሳ ያለ ጥያቄ ነው። እንደው አንዳንድ ግንባር ቀደም ተንቀሳቃሾችም በማህበረሰባችን መካከል ይህን ጥያቄ ስናነሳላቸው የእነሱ ቅርብ ቤተሰብም በአዲስ አበባም በጎንደርም በሌላም መንገድ በጅቡቲም ወደ እስራኤል ሀገር ለመምጣት ሲሉ መንገድ ላይ ሞተው እንደቀሩ እየገለጹ ናቸው። እና አንድ የሚሆንበትን ሁኔታ ለወደፊቱ ቅሬታ እንደሌላቸው ነው አብዛኞቹ የሚናገሩ። ግን ሰፊ ውይይትና መግባባት ያስፈልጋል። መነሳት ያለበት ጥያቄ፣ ምላሽ ማግኘት ያለበት ጥያቄ ነው። ለወደፊቱ እንግዲህ የበለጠ እንወያይበት።
1: የስልክ ጥራት ችግር አለ፣ ወደፊት እንደውልሎታለን። አቶ ላቀው
0: ወገናዊ ስሚ፣ የአንቺም ወገን የኔም ወገን የሰጠውም ወገን ነው የሞተ
2: ነው። ሁላችንም ወገን በሁሉ አቅጣጫ ሙተዋል፣ በሱዳንም በጎንደርም በአዲስ አበባም።
0: በሱዳንም የሞተ የኛ ነው፣ በአዲስ አበባም የሞተ የኛ ነው። አረቡን ቢስሙት ጋር ይነቃነቃል። የአንድ ሰው አዛል አንዱን የሚያቃር ብለን አልቅሰን አልገብተን እና አዛላው አንድ ስለሆነ ለምን እንደ ሱዳኖች የኛው የአዲስ አበባውና የጎንደር ለምን አይነሳም ነው
1: እኮ። ብዙ መስራት ያስፈልጋል ሁሉ እንጂ ጥያቄው ሀሳቡ ጥሩ ነው። አቶ ላቀው በደንብ ስልኩ በጥራት ሲሆን ብንነጋገርበት ጥሩ ነው። እናመሰግናለን።
0: እና በግል ብደውሉልኝ በግል
1: እንደውላለን ጉዞ ላይ ስለሆኑ ነው እንደውላለን።
0: እና ወደ ገጠር ወስጄ ያልተፈናቀሉ ዘመዶች የታመሙትን አራት ልጆችን አድኜ ይዤ መጥቼ ዛሬ አንዲቱ አምስት አንዲቱ አራት
2: ጥሩ
0: አንዱ ሁለት ወልደውልኛል።
2: ጥሩ። አቶ ላቀው ሰዎች መስመር ላይ ስላሉ ጊዜያችንም እያለቀ ስለሆነ ነው እንግዲህ ለሞቱት ነፍስ ይማር።
0: ወይና ልሽት በዛን ጊዜ የታመመች ቀውሳ ዛሬ ተዚህ ሀገር መጥቼ ቤት ገዝቼ ትዳራችን ተፋተን እሷ እኔን አልፈቅዳለች እኔ እሷን
2: ጥሩ። አቶ ላቀው ሌላ ጊዜ እንወያይበት፣ ችግሩ ይገባናል።
0: የተንገላታው ነው እና ለምን ነው
2: አቶ ላቀው እየሰሙን አይደለም።
1: የስልክ ጥራት ችግር አለ። አቶ ላቀው ለማቋረጥ እንገደዳለን፣ እንወያይበታለን። ብዙ ችግሮች አሉ፣ ይገባናል። ወደ ቀጣይ አድማጭ እንለፍ።
2: ሄላው፣ ጤና ይስጥልን።
3: ጤና ይስጥልኝ።
2: ማን እንበል?
3: አቶ ጥጉ ደባት ነኝ። እንደምናችሁ?
2: አቶ ጥጉ ጤና ይስጥልን። እንደምን አሉ?
3: ጤና ሰነበታችሁ። እንደምናቸው?
2: ሰላም ነን።
3: የሬዲዮ ሰራተኞች በሙሉ ገሌገሌ
2: ማለት ካለን ጊዜ አንጻርም ብዙ አያስኬደንም። እናመሰግናለን። እስኪ ሀሳቦት ምንድን ነው?
3: አለሁኝ እኔ ጊዜው መቼም ሁልጊዜም ቢሆን ው መቼም ሰው እየተሳተፈ ጊዜ እየጠበባችሁ በዚህ ሰዓት የምጠሩኝ እና መጀመሪያ አመሰግናለሁ። መቼም እንግዲህ ባለችው ጊዜ ለምን ነው እኔ ብዙም እንግዲህ ጊዜው አጭር ስለሆነ ባለፈው በዚህ በሱዳን ጉዞ ላይ ሄተኬ ሲደረግ ብዙ ችግር እየተፈጠረ ስሰማ ብዙዎች እናቶች እያለቀሱ አባቶች እያለቀሱ ይንቀብር የመጣሁ እንዲሁኝ ተሰቃይቼ በረሃብ በጥማት ወገኔን እህቶችን ወንድሞችን ያጎቴ ልጆች ተሰላሳ ድረስ የቀበረ አለ። እንዲሁም ደግሞ ከዚህ ደግሞ ይሄ ነገር ሲደረግ ያሁን ወንድማችን ተናግሮታል የነሱ ይሄው በሱዳን የተወሰነው ውሳኔ ይሄው በየቦታው በየመካበና በየቦታው በየሮሻሄሩ አንዳርታው ተጽፏል ሁሉም ነገር ተዘጋጅቷል ግን ወገኖቻችን የኛ አዲስ አበባና ጎንደር ያሉት ይሄው አሁን እንደተነገረው በጉዞ ላይ ብዙ መቅበሪያ አጠው ፎረፎር እንኳን ሄደው የሚቀብሩበት አጠው ሁለት ቀን ሶስት ቀን ታብያታቸው አሳድረው የቆዩበት ጊዜና ሰዓት አለ ብዙ ሰዎች ብዙ ወንድሞቻችን ዛሬም ደግሞ መቃብሩ ተሸርሽሮ ጎርፍና አድዮ ሰፍሮበት ነው ያለ የነዚያ ሁሉ ስማቸው አልተወሳም ግን ለነገሩ ይሄን አሁን እኔ ከሱዳኑ ጉዞ ላይ እኔ ማስታውሰው ለምን ነው ሌሎቹ እንደዚህው በየቦታው እንደ ጀርመኑ እንዳለቁት ወገኖቻችንን ያንስም ከዚያም ያነሳ አይደለም የተጨፈጨፈው ወገናችን በየመንገዱ ሁሉም ነገር በአዲስ አበባና በሱዳን በረሃ እንደዚህ ሆኖ የቀሩት ወገኖቻችን ለምን አዛካ ሆኖ እንደዚህው በጀርመን እንዳለቁት ድወል አይመጣም በድወል ለምን አይከበርልንም ሰራተኞች አሁን ሰው አልመጣ ምናምን ይባላል ሌሮችስ ቢሆን ሰው ሰራ ሰው የቀረ ደግሞ ባል ነው ተብሎ በስራ አሰሪዎችም ሆነ ሰሪዎች ስራችሁ ገንዘብ ይከፈላችኋል አልተባለም ስለዚህ ስራ ደግሞ ብዙ የሰርቶ የሚበላ መስካንታ የሚከፍል ህዝብ ነው ያለ እና ስለዚህ ባሉ በደንብ ሆኖ እንደዚህ እንደባለፈው እንደ ስግዱ ባል ቢከበር የተሻለ ነው የሚመስለኝ እኔ እንደሆነ የታሳስበው ይሄ በደንብ በመንግስቱ አስቦበት ይሄን ነገር ዶልም ተደውሎ እኛ የመኪና የሚሄደውን አቁሞ በግር የሚሄደው በግር ጉዞ የሚሄደው አቁሞ አዘኑነን ወደ ቁልቁል አንገቱን ደፍቶ ነፍሲ ማርቢል የተሻለ ነው የሚመስለው
1: እዚ ላይ እንግዲህ የኢትዮጵያ ይሁዳን ታሪክ የመላ እስራኤል ታሪክ መሆን አለበት እና አንዳንድ ጊዜ የኢትዮጵያ ይሁዳን መታሰቢያ ብቻ ሲባል ከሌላው ህብረተሰብ የተነጠልን የሚያስመስልበት ሁኔታ ያለ ይመስልና አንድ አይነት እንዲሆን ሌላው እስራኤል ማህበረሰብ የከፈለው መስዋዕት እንዲያውቅ ብዙ መሰራት አለበት በተለይ ባለስልጣናት ዛይ እንቅስቃሴ ቢያደርጉ ጥሩ ነው ለወደፊት እንግዲህ አዳዲስ ፖለቲከኞችም አሉ የጉዞም ሁኔታ አቶ ላቀውም እንዳነሱት አቶ ጥጉማው እንደምታነሳው ሁሉም የያንዳንዱ ታሪክ አለውና ያ ደግሞ በህብረተሰቡ መካከል የኛ የነሱ መባል ቀርቶ የኛ ሚል ነገር ሁላችን ማንሳት አለብን ብዬ ነው ማሰብ።
3: አዎ ሁሉችን በሱዳን መጣ በአየር መጣ በምን መጣ ሁሉም ቢሆን ስቃዩን ከፍሎ መከራውን ጊዜውን ጠብቆ ስቃዩን ከፍሎ በራብ በችግር ነው የመጣ። ይሄ በደንብ መታሰብ አለበት። በአንድ ሁኔታ እህቶቻችን ወንድሞቻችን በሱዳን ያለቁትም የኛ ወገኖች ናቸው። በአዲስ አበባ የቀሩትም የኛ ወገኖች ናቸው። እኔ ገርማቸዋል የዛሬ 25-26 ዓመት ከጎንደር ላይ ያየሁትኝ ሁለት ሶስት ጨግሎች ሙተው ከዚያ ላይ በቀበሪያ ጠፍቶ ዝም ብሎ ፍና አድርገው ቆይተው ሶስት ቀን ቆይተው ነው ወስደው ዱር የሚቀብሩበት ቦታ አጠው ተቤታቸው አፍነው ይዘው የቆዩ። ይሄ ሁሉ ብዙ ችግር ነው የነበረ። አሁንም ደግሞ በየቦታው አዲስ አበባና ጎንደር ያለው ዛሬ ቆለቃ ጎርፍ ሸርሽሮት ሁሉ ነገር ብዙ ስቃይ ያለ ወገኖች
1: በአዲስ አበባ ጉለሌ ላይም ብዙ
2: ጎርፍ መቃብሩ እየፈረሰ ነው።
3: ሁሉ በደንብ ቢታሰብበት የተሻለ ነው የሚሆነው።
1: እኔ እንደራሴ ህብረተሰብ አንዱ ነው መንቀሳቀስ ያለበት ሁኔታ ያለ ይመስል
3: ባልተብሎ ቢታወጅ ሰራተኞችም አሰሪዎችም ያውቁታል። ያው ገንዘብ እንዲከፈላቸው ሊሆን ይችላል። ቀደም ብሎም ደሞ ሆፈሽ ሊጠየቅ ይችላል። ይሄን ነገር ቀደም ብሎ ይሄን ነገር አደራጅቶ እናንተ አላፊዎች ደሞም ሌሎችም ደሞ እንደዚህ በየከተማው ያሉ ወንድሞቻችን መቀልቅድታ የሚሰሩት ሁሉ ይሄን ነገር በደንብ ዝግጅት ሆኖ ቢታሰብበት ጥሩ ነው።
2: ጥሩ ሐሳብ ነው። እንግዲህ ሐሳቡ ያደገ ሲመጣ በመጀመሪያ በብሔራዊ ደረጃ መታሰቡ በጣም ትልቅ ኩራት ነው። ይሄን ያደረጉ የታገሉ ቀድመው የተገኙ ሰዎች ሊመሰገኑ ይገባቸዋል። ትልቅ ነው ብሔራዊ መታሰቢያነቱ። ደግሞ አሁን እንግዲህ ሐሳብ እየመጣ እየሰፋ ነው። በብሔራዊ ደረጃ ገንዘብ እንዲከፈለው ለሰው ሆኖ ቢታወቅ ልክ እንደ አመታዊ ክብር ለማንኛውም ሰው እስራኤል መታሰቢያ ቀን ሆኖ እንደተባለው እንግዲህ በነገራችን ላይ በቀደምም ሰምቻለሁ የመታሰቢያ ደወል ቢሰማ ጥሩ ነበር ከዝግጅቱ በፊት የሚሉ ብዙ ሰዎች ሐሳብ አንስተዋልና እንግዲህ ደግሞ እንግዲህ የሚመለከተው አካል እንወያይበት ጥሩ ነው።
3: ይሄንን ቢታሰብ
1: በጣም ጥሩ ነው የሚመስለው። ጥሩ በሰፊው እናወራበታለን። ጥሩ ሐሳብ ነው። እናመሰግናለን። ጊዜ የለንም። በጣም ይቅርታ ጊዜ የለንም። መሰናበት ነው የሚቀረን። ሰላም ቀን እንግዲህ ስርጭታችን ሊጠናቀቅ ነው። ወርቅነሽ ለባልደረባችን ሻየው ደጉ፣ ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን። እንግዲህ በትብብር ነው
2: እናመሰግናለን። አዎ
1: ፕሮግራሙን የመራ ነው። ምሽት ደግሞ 7 ሰዓት ላይ እንገናኛለን። ስላዳመጣችሁ እናመሰግናለን። ያው የጊዜ ጥረት አለ፣ በዚህም ይቅርታ እንጠይቃለን።
2: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን አሌፍ በሲባን ተፍሽን ፔባብ ሲሆን ዶርፓ ዘመን አቆጣጠር ሜ 17 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 9 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳንኤል ሮኪ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ያገርህን ወቅ ፕሮግራም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም የስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ የእስራኤል ደህንነት ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ ያካሄዳሉ ተባለ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ራክፋን ለተሰኘው ቀላል ድሮን እስራኤል መፍትሄ ታገኛለች በማለት ተናገሩ። በአውሮፓ ሀገራት የሙዚቃ ውድድር የተሳተፈ እስራኤል ልዑክ ቡድን ዛሬ ወደ ሀገሩ በሰላም ተመለሰ። እስራኤል በኢራቅ ሁለት የጦር ሰፈሮችን ማቋቋሟን የኒውዮርክ ታይምስ ጋዜጣ ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ደህንነት ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ ያካሄዳሉ ተባለ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ናታንያሁ የተወሰኑ የደህንነት ካቢኔ ሚኒስትሮችን ይዘው ስብሰባ የሚያካሄዱት በኢራን ላይ ጦርነቱ ይታደሳል የሚለው ውጥረት በመጨመሩ ምክንያት ነው ተብሏል። በሌላ በኩል ደግሞ ጠቅላይ ሚኒስትር ናታንያሁ ከፕሬዚዳንት ትራምፕ ጋር መነጋገራቸው ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ራክፋን ለተሰኘው ቀላል ድሮን እስራኤል መፍትሄ ታገኛለች በማለት ተናገሩ። ጠቅላይ ሚኒስትር ናታንያሁ በዛሬው መንግስት ስብሰባ ወቅት ባሰሙት ንግግር ራክፋን ለተሰኘው አጥፍቶ ጠፊ ድሮን የእስራኤል ጠበብቶች መፍትሄ ለማግኘት እየሰሩ ነው፣ በእስራኤል ያለው ክህሎት ለዓለምም ተስማሚ ነው፣ ባለፉት ጊዜያት ከባለሙያዎች ጋር ተነጋግሬያለሁ፣ የራክፋን ነገር ትንሽ ያልተጠበቀ ሁኔታ ፈጥሯል፣ ለችግሩ መፍትሄ ለመፈለግ የበጀት ገደብ የላቸውም፣ ያወጣውን ያክል ያውጣ፣ መሰራት አለበት ብያቸዋለሁ። እስራኤል የራክፋንን ችግር መፍትሄ በመፈለግም በዓለም ላይ የመጀመሪያዋ ሀገር እንደምትሆን እኔ ጥርጣሬ የለኝም ብሏል ጠቅላይ ሚኒስትር ናታንያሁ። ናታንያሁ ከስድስት ዓመታት በፊት ለራክፋን አደገኛነት አስጠንቅቀው የነበር መሆኑንም ተናግረዋል ተብሏል። ይሁን እንጂ በክኔሴት የውጭና ደህንነት ቋሚ ኮሚቴ አባል የሆኑት የሻቲድ ፓርቲው አባል ኤሌዘር ሽቴሬን ጠቅላይ ሚኒስትር ናታንያሁ የራክፋን ችግር ካስጠነቀቁ ባለፉት ዓመታት ምን እንዲሰራ አደረጉ የሚል ጥያቄ አንስተዋል። በደቡብ ሊባኖስ የተሰማሩ አራት የእስራኤል ወታደሮች ባሳለፍነው ሌሊት መቁሰላቸው ተገለጸ። ወታደሮቹ የቆሰሉት በተጠመደ ፈንጅ ሲሆን ከተጎዱት መካከል አንደኛው በከባድ ሁኔታ ቆስሏል፣ ሌላኛው በመካከለኛ ሁኔታ፣ ሁለቱ ደግሞ በቀላል ሁኔታ ቆስሏል። ስለ ወታደሮች መቁሰል ለቤተሰቦቻቸው ተነግሯል። ይህ በእንዲህ እንዳለ ከትላንት ወዲያ በራክፋን ጥቃት የተገደለው ሻለቃ ማኦዝ እስራኤል ሬክታኒ ዛሬ የቀብር ስነ ስርዓቱ በኢየሩሳሌም ሃር ሄርጽል ወታደራዊ መካነ መቃብር ተፈጽሟል። የ24 ዓመቱ ወታደር ማኦዝ እስራኤል በሰማሪያ ቀበሌ የሚገኘው የታማር ሰፈር ኗሪ ነበር። ትላንት ወዲያ በደቡብ ሊባኖስ ሂዝቦላ በፈጸመው የራክፋን ጥቃት መስዋዕት መክፈሉ ይታወቃል። በእንዲህ እንዳለ በአሜሪካና ኢራን መካከል ሲካሄዱ የቆዩ ድርድሮች ወደ ዘላቂ ሰላም ለማድረስ ብዙ ተስፋ የሚሰጣቸውም አይደለም ተብሏል። በሊባኖስ በኩል በአውሮፓ ሀገራት የሙዚቃ ውድድር የተሳተፈው የእስራኤል ልዑክ ቡድን ዛሬ ወደ ሀገሩ በሰላም ተመለሰ። ድምፃዊ ኖዋም ቤታንና የልዑክ ቡድኑ ቤንጎሮን ዓለም አቀፍ አውሮፕላን ማረፊያ በደረሱበት ወቅት ደማቅ አቀባበል ተደርጎላቸዋል። ኖዋም ቤታን በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለጋዜጠኞች በሰጠው መግለጫ ሕዝቡ ስላሳየው ፍቅር፣ ስለተሰጠው እድልና በሕዝቡ ዘንድ አንድነትና ተስፋ በመጫሩ ለእስራኤል ሕዝብ ምስጋና አቅርቧል። ሕዝቡም አንድነት እንዲፈጥርና አንዱ ለሌላው ጥሩ እንዲሆን በአስቸጋሪ ወቅቶችም መልካም መተሳሰብ እንዲኖር አሳስቧል። ነገም ሆነ የዛሬ ዓመት አሊያም በቀጣይ 50ና 100 ዓመታት አሉ በፈጣሪ እርዳታ ብዙ አመታትን የምንኖር ህዝብ እንሆናለን እናንተም ጥሩ ነገር አድርጉ እኔም እንዲሁ መልካም ለማድረግ እጥራለሁ ካለ በኋላ ከሱ ጋር ለሄዱት ዳንሰኞችና ሌሎች ባለሙያዎች ምስጋና አቀርባል። ይበንዲ እንደለ ጠቅላይ ሚኒስትር ናታኒዮ ለኖ አምበታን ዛሬ ጻስልክ ደውለው በአውሮፓ ሀገራት የሙዚቃ ውድድር ሁለተኛ በመውጣቱ አድናቆታቸውን ቸረዋል። ኖአም ያስመዘገበው ድል የሚደነቅ መሆኑና በከፍተኛ ደረጃ ላይ እንደሚገኝና ሁላችንም የምንኮራብነን እናመሰግናለን። የእስራኤል ህዝብ ወክሎ መወዳደርና ባለም ላይ እኛን በጥሩ መንገድ ማሳየቱ የሚደነቅ ነው ብሏል ጠቅላይ ሚኒስትር ቢንያሚን ናታኒዮ። ይበንዲ እንደለ በአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥኑ ቡልጋሪያ አንደኛ ስትወጣ እስራኤል ሁለተኛ ሮማኒያ ሶስተኛ ደረጃን ይዘዋል። አዘጋጃ ኦስትሪያ 24 ደረጃዎችን ይዛ 24ኛ ደረጃን ይዛ አጠናቀቀች። በአጠቃላይ ውድድሩ የተሳተፉት 35 ሀገራት ሲሆኑ በፍጻሜው ውድድር የተሳተፉት 25 ሀገራት ናቸው። የትምህርት ሚኒስቴር በመጪው አመት የመለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች እጅ ስልክ እንዳይጠቀሙ የሚያግድ መሆኑን አስታወቀ። ካላቀባያችን ሊራን ሆጃይኖቭ ካደረሰን ዘገባ መረዳት እንደቻል ነው የመለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች የእጅ ስልክን መጠቀም የሚችሉት በተወሰኑ የትምህርት ክፍሎች ለመማር ማስተማር ዳታ ብቻ ይሆናል ተብሏል። የትምህርት ሚኒስትር ዮአብ ኪሽ ስለ ጉዳዩ ሲያብራሩ ተማሪዎች እጅ ስልክ እንዳይጠቀሙ የሚደረገው ስልክ በልጆች ላይ ያለው ተጽዕኖ ከተገመገመ በኋላ ነው። ተማሪዎች በማህበራዊ ጉዳዮችና ትምህርታቸው ብቻ ትኩረት እንዲያደርጉ እንፈልጋለን። ስልኮች ጉዳት እያደረሱ መሆኑ በብዙ ጥናቶች ተረጋግጧል ብለዋል የትምህርት ሚኒስትር ዮአብ ኪሽ። የእስራኤል መከላከያ ሰራዊት ባዛና ደቡብ ሊባኖስ የሚወስዳቸውን እርምጃዎች አጠናክሮ እንደቀጠለ ነው። መከላከያ ሰራዊቱ ትላንት የሐማስን ድርጅት የዘመቻ ክፍል አዛዥ ባሮድ መደምሰሱን አስታውቋል። ከትላንት ወዲያም በጋዛ የሐማስ መሪ ኢዛል አዲን አልሆዳድ መገደሉ ይታወሳል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስም የሄዝቦላን የሽብር ተቋማት መፈራረሱንና ሽብርተኞች ላይ እርምጃ መውሰዱን ቀጥሏል። ሄዝቦላ ወደ ሰሜን እስራኤል የሚተኩሳቸውን የጦር መሳሪያዎች ለማስቀረትም ከፍተኛ ትግል እያደረገ ይገኛል። እስራኤል በኢራቅ ሁለት የጦር ሰፈሮችን ማቋቋሟን የኒውዮርክ ታይምስ ጋዜጣ ዘገበ። እስራኤል በኢራን ላይ እርምጃ መውሰድ እንዲያስችላትና ለአየር ኃይሏ ድጋፍ ለመስጠት አንድ የጦር ሰፈር በኢራቅ ማቋቋሟ ካሁን በፊት የዌል ስትሪት ጆርናል ጋዜጣ መዘገቡ ይታወሳል። የኒውዮርክ ታይምስ ጋዜጣ ዛሬ እንደዘገበው ደግሞ እስራኤል በኢራቅ አንድ ሳይሆን ሁለት የጦር ሰፈሮችን አቋቁማ ነበር። ሁለተኛው የጦር ሰፈር የተቋቋመው አምክላቪ የተሰኘው የጦር ዘመቻ በሰኔ ወር 2005 ዓ.ም ከመካሄዱ የተወሰኑ ወራት በፊት ነው። ቦታውን በስህተት ያወቀ እረኛ ላይ እርምጃ ተወስዶበት ነበር። ይሁን እንጂ እረኛው ከመሞቱ በፊት ለኢራቅ ጦር ባለስልጣናት ደውሎ ስለ ጦር ሰፈሩ አስታውቋል ተብሏል። የኢራቅ መንግስትም በእስራኤል ስለተቋቋሙት የጦር ሰፈሮች አያውቅም ነበር። የጦር ሰፈሮችን የአሜሪካ ጦር ይጠቀምባቸዋል የሚል ግምት ነበራቸውም ተብሏል። በመጨረሻም አየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ የሚገመት ቢሆንም ሞቃታማ አየር ጸባይ ይቀጥላል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭና አካባቢዋ 27፣ በሃይፋና አካባቢዋ 27፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ታይ ዘገባ የምናቀርብበት ሰዓት ነው። እንግዲህ ወርቅነሽ የተለያዩ እርሰ ጉዳዮች አሉን። አንደኛው እርሰ ጉዳያችን በሊባኖስ እና በእስራኤል ድንበር የቀጠለው ጦርነት ነው። እንደውም በርካታ ጦር መሳሪያዎች እንደተተኮሱ እና አዛካ ሲጮህ እንደዋለ ይነገራልና ወዴት ያመራ ይሆን ያለው ሁኔታ?
1: ያለው ሁኔታ አስቸጋሪ እንደሆነ እየተነገረ ነው። ሰጠኝ እንግዲህ በመንግስት በኩል ስናይ እንደተባለው የተኩስ አቁም ስምምነት ከተደረሰ በኋላ ነው ይሁሉ ጦርነት እየተካሄደ ያለው እና የተኩስ አቁም ስምምነት የሚለውን ሀሳብ ለመጠበቅ ጥረት እየተደረገ ይመስላል። በተኩስ አቁም ስምምነቱ ስር ሆኖ ግን አሁንም ጦርነቱ እንዳለ ነው። ያው ስሙ አልተሻረም እንጂ የተኩስ አቁም ስምምነት የሚለው በሊባኖስና በእስራኤል መካከል ያለውን ድርድር ለማስጠበቅ ቢፈለግም ግን እንግዲህ መከላከያ ሰራዊቱ እየከፈለ ያለው መስዋዕትነት ከባድ ነው። በጣም የሰሜን እስራኤል ነዋሪዎች መደበኛ ህይወታቸውን እያስኬዱ አይደለም። እንግዲህ አንተን በዜና እንዳቀረብከው አራት ወታደሮች እንደቆሰሉ ሰምተናል። በዚህ ራክፋን በተባለው ተንሳፋፊ ቁስ ወይም እንግዲህ ድሮን ተብሎ በሚጠራው መጠኑ ዋነስ ያለ ተንሳፋፊ ቁስ ለማክሸፍ ለመከላከል አስቸጋሪ የሆኑ ሁኔታዎች እንዳሉና አሁንም ያው ችግሩ እንደቀጠለ እንደሆነ ነው የሚነገረው። እንግዲህ መፍትሄ ለማግኘት ጥረት ቢደረግም ግን እስካሁን ድረስ ይህን ያህል ውል ከሆነ መፍትሄ አልተገኘም። በቀላሉ ለማክሸፍ ራክፋን የሚባሉ ተንሳፋፊ ቁሶችንና ወታደሮች እየቆሰሉ የህይወት መስዋዕትነት እየከፈሉ ያለም በዚሁ ነው። ከአራቱ መካከል አንዱ በከባድ ሁኔታ እንደቆሰለ ነው እንግዲህ መረጃዎች የሚጠቁሙት። በከባድ ሁኔታ የቆሰለው ተዋጊ ወታደር ነው። ሁለቱ ደግሞ በመካከለኛና በቀላል የቆሰሉት መኮንን፣ የጦር መኮንን ናቸው። ሌላው ተራ ተዋጊ ወታደር ነው በቀላል ሁኔታ የቆሰለው። በዚህ ሁኔታ እንደቆሰሉ ነው የሚነገረው። ወታደሮች እንግዲህ ዛሬ የቀብር ስነስርዓቱ ከተፈጸመው ማኦዝ እስራኤል ውጭ ማለት ነው ተጨማሪ ማለት ነው እንግዲህ የቆሰሉ ወታደሮችና አሁን ያለው ሁኔታ በአጠቃላይ ከባድ ነው። በርካታ ሮኬቶችም ሌላ የተለያዩ ጦር መሳሪያዎች ወደ ሰሜኑ ክፍል ሲተኮሱ እንደዋሉና መከላከያ ሰራዊቱ በተቻለ መጠን ሲያከሽፍ እንደነበር እንደከሸፉ አብዛኞቹ ነው ያለው ሁኔታና ቀላል አይመስልም። ምናልባት እንግዲህ የተኩስ አቁም ስምምነት የሚለው ነገር ከተሻረ በሰሜኑ የሀገራችን ክፍል በደቡብ ሊባኖስና በሰሜን እስራኤል መካከል ምናልባት ካሁኑ የከፋ ጦርነት እንዳይኖር ያለው ስጋት እየተባባሰ ነው። ሰጠኝ፣ አንተ እንዴት ታየዋለህ?
0: አሁን እንግዲህ ጦርነቱ ቀጥሏል፣ ችግሩ ቀጥሏል። አሁን ትልቁ ጥያቄ ጠላትን አለመናቅ ነው። አንዳንዴ እስራኤል ጠላትን ትንቃለች። ጠላትን በደንብ ደግሞ ስታጤን በጣም እርምጃ ትወስዳለች። በኢራንም በሂዝቦላ ላይም በዚህ ሀማስ ላይም አይተናል። ጠላት እንግዲህ ያው ጠላት ነው እና ይዘጋጃል። ራክፋን የተሰኘው ለምንድን ነው አሁን ይህን ያክል እስራኤል ብዙ የረቀቀ የጦር መሳሪያ እያላት ብዙ መከላከያ እያላት ለምንድን ነው እርምጃ እየወስድ የሚችል? ይሄ አሁን ከራዳር ውጭ የሆኑ ነገሮችን መቆጣጠር እንዳትችል ነው እያንሳፈፈ ያው ጉዳት እያደረሰ ያለና አሁን ጠቅላይ ሚኒስትሩም መፍትሄ እንፈልጋለን፣ የበጀት እጥረት አይኖርም፣ ባለሙያዎች እየተመካከሩ ነው ብለዋል። ጥሩ ነው፣ ግን ከአሁን በፊትም መሰራት የነበረበት ነው። አሁንም መታሰብ አለበት። ሌላ ከፍ እያደረጉ ማሰብ ለትንሽ ነገሮች ሊያደርጉ ይችላሉ እያሉ ማሰብ ያስፈልጋል። አሁንም ጠላት በየት እንደሚመጣ ምክንያቱም ከአሁን በፊት ያየነው ብዙ ጊዜ ድሮን ምርት በእስራኤል እጅ የተያዘ ነበር። አሁን ሁሉም ዓለም ድሮንን እያመረተ ሁሉም ዓለም ከርቀት እየተዋጋ ያለበት ሁኔታ ስላለ ነገም ከነገ ወዲያ ችግር እንዳይደርስ ጥረት መደረግ ያለበት ነገር መስሎ ነው የሚታየው። አሁን ሂዝቦላ እስራኤልን መብለጥ አልነበረበትም። በራክፋን ጥቃት በሌሎችን መከት ስለቻለች ነው ይህን ጉዳት እያደረሰ ያለው እና ወታደሮች ያሉበትን በማጽማ ሁሉ እየጸለመ ጉዳት የሚያደርስበት ሁኔታ በዚህ ዘመን ጦርነት እንግዲህ አቅጣጫውን እየቀየረ ነው። ሌላ ሚሳኤል ብቻ አይደለም፣ ትንንሽ ነገሮች ሁሉ ጉዳት የሚያደርሱበትን እያየንበት ነው እና እርግጥ መፍትሄ ይገኛል ብለን ተስፋ እናደርጋለን።
1: እውነት ነው። አዎ ያለው ሁኔታ ቀላል አይደለም። እንዳልከው አንዳንዴ በትልቁ ሲጠበቅ ትንንሾችን ለማሸነፍ አስቸጋሪ የሆነበትን ሁኔታ እያየን ነው። እንግዲህ ያው ቴክኖሎጂውን መሸንፍ ሌላ ቴክኖሎጂ ይሰራል ብለን እንዳልከው ተስፋ እናደርጋለን። ሌላው ምንድን ነው እንግዲህ በእስራኤል የትምህርት አሰጣጥ ሂደት ተማሪዎች ስልክ እንዳይዙ እንዲከለከሉ ይደረጋል የሚል ሕግ እየወጣ ነው። የአንደኛ ደረጃ ትምህርት ቤት ተማሪዎች ባለፈው ፌብሩዋሪ ወይም የካቲት ወር ጀምሮ ነው ስልክ እንዳይዙ በትምህርት ቤት በትምህርት ሰዓት እንዲከለከሉ የሚለው ህግ ተግባራዊ እንዲሆን ያው የተጀመረው። አሁን ደግሞ በሚቀጥለው አመት የሁለተኛ የመለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ስልክ እንዳይዙ ይደረጋል የሚል ህግ ይወጣል ብለዋል የትምህርት ሚኒስትሩና እንደዚህ ጉዳይ እንዴት ነው በትምህርት አሰጣጡ ሂደት በተማሪዎች ስነ ምግባር ላይ ምን አዲስ ነገር ያመጣ ይሆን ሰጠኝ
0: በጣም አዲስ ነገር በጣም ውጤት ያመጣል እንኳንስ ለተማሪዎች እንኳንስ ለልጆች ነውና ለኛም ገደብ ቢጣል ጥሩ ነው ነው ለምን አሁን ሁሉም ሰው በተለይ እድሜያቸው የደረሱ ከ10 አመት በላይ የሆኑ ልጆች ያለ ስልክ የሚንቀሳቀሱ አይደሉም ሲበሉ እንኳን ስልክ የሚተው አይደሉም ሲታኙ ማስልኩ ጋር ነው የሚታኙ እኛም ቢሆን እንደነሱ ነው ሆነን ያለ ስልክ መንቀሳቀስ አንችልም የተላዩ መልክቶች ገቡልና ለተኛው እንደሚጠቅም የተኛው ሰንሰማን ነው ላለ ልጆችም ደግሞ ያንንን ሲጫወቱ ይላሉ የተላዩ ነገሮችን ያደርጉበታል እዛ ለትምርታቸው ከፍተኛ ተጽኖ ያሳደሩ ነው በተለይ ቴክኖሎጂ ውጤቶች ላይ መቀነሱ ጥሩ ውጤት ያመጣል ብዬ ነው ማስብ ከፍ ይያለም ሲሄድ እንደውም በትምርት ቤቶች አካባቢ ስልኮችን እንደው እንዳይሰሩ የሚያደርግ ነገር ቢመጣ ጥሩ ነው በጃፓን እንደዚህ አለ ይባላል ለምሳሌ በቲያትር ቤቶች ሲገባና ባንዳንድ ቦታዎችም አሉ ስልኮች እንዳይሰሩ ያደርጋሉና እንደ አይነት ነገር ቢኖር ለልጆች ከፍተኛ ውጤት ያመጣል እኛም ቢሆን አሁን የስልክ አጠቃቀማችን እንደው ልጆችን ብቻ መውቀስ አይደለም ገደብ ልንጥልበት ይገባል አሁን ቁጭ ብሎ እኮ ሰው ስልኩን ሳይነጋ ሚነጋገር ሰው የለም ሁሉም ሰብሰባ ላይም ራሱ ሰው ግማሽ ወጁ በስልኩ ላይ ነውና ይሄ ጥሩ ነው ብዬ ነው ማስብ የትምህርት ሚኒስትሩም ያዘውቅድ መልካም ነው አንቺ እንዴት ታያለሽ
1: እንግዲህ ቢሆን መልካም ነው በርግጥ ትምህርት ቤቶች አሁን እንግዲህ ሁሉም ትምህርት ቤቶች ላይ ሆኖ ይችላል እንጂ ያንደኛ ደረጃ መመለስተኛ ሁለተኛ ደረጃ ትምህርት ቤትም ስልክ ጧት ሲገቡ ተማሪዎች ያስረክባሉ ለመምህራቸው ይሄ ህግ እንኳን ይሄ ህግም ሳይኖር በህግ መልክ መደንገጉ ደግሞ የበለጠ ጥሩ ነው እንግዲህ ፎርማል ያደርጋዋል በሁሉም ትምህርት ቤቶች ያው እንደምናውቀው እንግዲህ በእስራኤል ሀገር ሃይማኖት የሚጠብቅ ማይጠብቅ ትምህርት ቤት ምን ሲባል ያው መፍቱ አንዳንድ ትምህርት ቤቶች ላይ ልቅ ነው በጣም በአጠቃላይ ሁሉንም ያጠቃለለ ሊሆን ስለሚችል በህግ መደንገጉ ጥሩ ነው እንደው በስልክ መጠቀም እኮ ሰጠኛ ሆን እንደው ሌላውን ስራ ያስተዋል ያዘናጋል ብቻ ሳይሆን ለጤናም ጎጂ መሆኑ እየታየ ነው በጤና ላይ የሚፈጥረው ተጽዕኖም ቀላል አይደለምና ተማሪዎች ብቻ ሳይሆን ትልቆችም ቢከለከሉ ጥሩ ነው ያልከው ነገር መልካም ነው ምክንያቱም ትልቁም ሰው አሁን ችግር ነው በመኪና ሁሉ እየተገጨ እኮ ነው በእግሩ ሲሄድ ስልክ ጨብጦ ስለማይ እንግዲህ ሁላችንም ማለት ነው እንግዲህ ሁላችን ጀምሮ ሌላውን ተመቆስ እንትን ያደርጋልና የዋብኪሽ እንዳሉት የትምህርት ሚኒስተሩ በመለስተኛ ሁለተኛ ደረጃ ትምህርት ቤት ሳይሆን እቅድ በከፍተኛ ሁለተኛ ደረጃ ትምህርት ቤትም ይሄን ህግ ማጽደቅ እቅድ እንዳላቸው እንግዲህ ከተቀባይነት ካለው የሚሰራ ከሆነ እቅድ እንዳላቸው ተናግረዋል መልካም ነው ከወራት በፊት ነው በአውስትራሊያ አውስትራሊያም እድሜያቸው እስከ 16 አመት የሆኑ ልጆች ሶሻል ሚዲያ ማህበራዊ መገናኛ አውታሮችን ይሄ ፌስቡክ ኢንስታግራም ዩቲዩብ እና ሌሎችን መሰል ማህበራዊ መገናኛዎችን እንዳይጠቀሙ ህግ አውጥታለች እና አውስትራሊያ የተለያዩ የአውሮፓ ሀገራት እንዳደነቋት ሰምተን ነበር እንደውም ይሄ ልምድ ሊወረሳል ሌላ ሀገራትም ይወርሱት ይሆናል ጥሩ ልምድ ነው ብለው እንዳደነቁ ተነግሯል ግን የ16 አመት ልጅ በእስራኤል ሀገር ደግሞ ስታየው ማህበራዊ ሚዲያውን ቆርጦ ፈልጦ ቆርጦ ቀጥሮ ያቀርብልሃል ፍትፍት አድርጎ ያውቀዋልና እንግዲህ ምን ያህል ይጠቅማል አዎ ምን ያህል ይጠቅማል በጤናው ላይ ሳሁን ይሄ ክሪና ምን ለው እንደው ምን ያህል
0: ጤናማውላችንም ነው
1: አይን ራሱ ትንሽ ልጆች እኮ አይናቸው ለማየት ሁሉ እየተቸገሩ ነው
0: በጤና ላይ በሁላችንም ነው ግን አሁን ሀገራት እርምጃ ከወሰዱ ዓለም አቀፍ እንደው መግባባት ካለ አሁን ለምሳሌ ቲክቶክ እና ፌስቡክ በቻይና አይሰራም እዚህ ሀገርም
1: ቲክቶክን ግን ደግሞ የፈጠረችው ቻይና ናት
0: ቻይኖች ለማትረፍ ብዙ ነገር ይሰራሉ ግን በእነሱ ሀገር ግን ለህዝባቸው እንዳይሰራ የሚያደርጉበት አሜሪካ እንደውም በዚህ ምክንያት ብዙ እርምጃ ወስዳለሁ ብላ ነበርና ለራሳችን
1: ሀብት ገዝቶታል ቲክቶክን
0: ለራሳችን የሚጠቅም ምንድን ነው ለሀገሪቱ የሚጠቅም ምንድን ነው አሁን እኛስ ለምሳሌ በስልኮች በሚመጡ አሁን ዋትሳፕ ነው ብዙ ሰው ይዞት ያለና ቲክቶክ እና ዋትሳፕ እስከ መቼ ነው የምንጠቀም በምን ሰዓት ነው አንዳንዴ በቲክቶክ እና በሌሎች ነገሮች የሚነገሩ ነገሮችን ስንሰማ በእውነት አንዳንዱ በጣም ዘገንን መስማት የማይገባን ነገር ካንዳንድ ሰዎች የማይጠበቅ እንደው ምናያቸው ምስሎች ሁሉ ጥሩ ያልሆኑ ስለሆኑ ብናስብበት ጥሩ ነው ማለት ነው።
1: ሰዎችን ክፋትና ብልግና በጣም ያወጣ ነው ማለት ይቻላል። አው ከባድ ነው እንዳልከው እንኳን ለታዳጊ ልጆች አው ምክንያቱም ይጠቅምና ማይጠቅመው ለይቶ ያለማወቅ ሁኔታ ለማየት አለ። እንደ በዚህ ላይ ቢሰራ መልካም ነው።
0: ብዙ መሰራት አለበት። ጥሩ እንግዲህ ለኛም አሁን እስኪሰራ መፍትሄ እስኪመጣ መጠበቅ የለብንም። በዋትስአፕም በቲክቶክም ስንጠቀም እስከ ስንት ሰዓት የት ነው እንዴት ነው ሚላውን ነገር ለኛ በሚጠቅመን መልኩ ብንል ጥሩ ነው። ሌላው እንግዲህ በብሪታንያ ወይም እንግሊዝ የፖለቲካ ቀውስ ተፈጥሯል። በተለይ ደግሞ በዚህ የሌቨር ፓርቲ በአካባቢ መስተዳድሮች ምርጫ መሸነፉን ተከትሎ በጠቅላይ ሚኒስትሩ ላይ ከፍተኛ ተጽዕኖ እየተደረገ ነው እና የሀገሪቱ ጠቅላይ ሚኒስትር ኪር ስታርመር እንደውም ስልጣናቸውን ይለቃሉ እየተባለ ነው እና ሚኒስትሮች ይለቀቋሉ በርካታ ሚኒስትሮች። እንዴት ነው ያለው ተጨባጭ ሁኔታ?
1: በብሪታንያ እንግዲህ የፖለቲካ ቀውስ እንደተፈጠረ በሰፊው እየተነገረ ነው እንዳልከው። አሁን ስልጣን ላይ ያለው መንግስት በአካባቢ ምርጫዎች መሸነፉን ተከትሎ የገዢው ፓርቲ እስከ 90 ድረስ ቢደርሱ የገዢው ፓርቲ አባላት ጠቅላይ ሚኒስትሩ ስልጣን እንዲለቁ ጠይቀዋል። ስልጣን የለቀቁ ሚኒስትሮችም አሉ። የፓርላመንታሪዎች፣ የባለስልጣናት፣ የሚኒስትሮች ድጋፍ ሰጪ ሰራተኞች ሁሉ ስራ እንደለቀቁ እየተነገረ ነው። እንግዲህ ይህን ተከትሎ ደግሞ ጠቅላይ ሚኒስትሩ ኪር ስታርመር ስራ እለቃለሁ ብለዋል። ሳይለቁ አይቀሩም እየተመካከሩ ናቸው የሚሉ መረጃዎች እየወጡ ነው። እንግዲህ አሁን ስልጣን ላይ ባለው የሰራተኞች ወይም የሌበር ፓርቲ ስህተት እንደተፈጠረና በዚህ ምክንያት ያው ውድቀት እየታየ እንደሆነ የፖለቲካ ቀውስ እየተፈጠረ እንደሆነ እየተነገረ ነው። ጠቅላይ ሚኒስትሩ እንግዲህ ስልጣን ይለቃሉ ስለመልቀቃቸውን ያሳውቃሉ፣ ሳይለቁ አይቀሩም እያሉ ናቸው የእሳቸው ቅርብ የሆኑ ሰዎች። በአጠቃላይ ግን በብሪታንያ ፖለቲካ ላይ ያው ቀውስ እንደተፈጠረ እየተነገረ ነው። ሰጠኝ፣ አንተስ እንዴት አየኸው?
0: አዎ፣ የሌበር ፓርቲ እንግዲህ አንጋፋ ፓርቲ ነው፣ በሀገሪቱ ብዙ ድጋፍም የነበረው ነው። አሁን እንግዲህ ቀስ በቀስ ደግሞ በዚህ በምርጫ በአካባቢ መስተዳድሮች በመሸነፉ ሌላው ወደ ፓርላማ ሲመጣ ደግሞ የበለጠ ይሸነፋል የሚል እንዲያውም ብሪታንያ እየተከፋፈለች ነው የሚሉ ሰዎች አሉ። ከፍተኛ የሆነ የፖለቲካ ቀውስ ተከስቷል። ሚኒስትሩ ጠቅላይ ሚኒስትሩ እንዲለቁ ሌሎች አራት በላይ ሚኒስትሮች የለቀቁበት ሁኔታ፣ የፓርላማ አባላትም አንፈልግም ያሉበት ሁኔታ መኖሩ በጣም ጥሩ አይደለም። ግን በአንድ በኩል ደግሞ ደስ የሚለው አውሮፓውያን እንደው ስልጣን ካልሆነ ማይታይ ከሆነ እንደው ለመልቀቅ ግድ የላቸውም እና አፍሪካውያን ትንሽ እዛ ትምህርት እየወሰዱ ቢመጡ ጥሩ ነው። ከዛ ውጭ እንግዲህ ቢለቀቅም በዲሞክራሲ ሀገር እኔ ያክል የሚያሰጋ አይደለም። ሌላ ይመጣል።
1: አዎ፣ ሌላ የተዘጋጀ ያው ይመጣል። ልክ ነህ። በብሪታንያ የፓርላማ ታሪክ ደግሞ ያው አንዱ ሲሸነፍ ያው ሌላው ይመጣል። በብሪታንያ ሳይሆን በአጠቃላይ እንዳልኩ ባደጉት ሀገራት።
0: በነገራችን ላይ የአሁኑ ጠቅላይ ሚኒስትር ከአሜሪካ ጋር ያላቸውን ግንኙነትም አበላሽተዋል። ትራምፕ በጣም በሰፊው የሚተቿቸው እንደው ቸርችልን ይመስል እሳቸው እንደዚህ ላሉ እያሉ በተለይ በኢራኑ ጦርነት ድጋፍ አላረገችም ብሪታንያ። እንደሚታወቀው ብሪታንያና አሜሪካ ተጣምሮ የሚሄዱ ሀገራት ነበሩ። ትራምፕ ደግሞ ያኮረፉበት ሁኔታ አለና ያም ተጽዕኖ ያመጣል። ብሪታንያ ደግሞ ያው የበለጠ ከአሜሪካ ጋር ግንኙነቷ ሰፊ ነውና ብዙ ችግር አለ በሀገሪቱ።
1: ችግር አለ። አዎ፣ ይህ ችግር ደግሞ ተንከባሉ እንግዲህ አሁን የደረሰበት ደረጃ ላይ አድርሶታል። አዎ፣ ልክ ይሄ ነው እየተወራ ያለው። ጥሩ። ሌላው እንግዲህ ደግሞ ካለን ጊዜ አንጻር አጠር አድርገን ሌላው ርዕሰ ጉዳይ ቀንም በሰፊው ተመልክተነዋል። እስራኤል እንግዲህ በአውሮፓ ሀገራት የኤሮቪዥኑ ዓመታዊ ሙዚቃ ውድድር ተወዳድራ ሁለተኛ ደረጃ ላይ ወጥታለች። በጣም ትልቅ ውጤት ነው። ይህን ሙዚቃ እንግዲህ ተወዳድሮ እስራኤልን ወክሎ የተወዳደረው ኖአም ቢታን ተመልሷል። ዛሬ ከሰዓት በኋላ ወደ እስራኤል ሀገር ደማቅ አቀባበል ተደርጎለታል። እሱም ንግግር አድርጓል። እንዴት አየኸው?
0: ጥሩ ነው። ኖአም ቢታን እንግዲህ ጥሩ ስራ ሰርቷል። በነገራችን ላይ አንዳንድ ጊዜ ሙዚቀኛዎችን የምናደንቃቸው የዘፈኑትን ብቻ ነው እንጂ ከመጋረጃ ጀርባ የሚባል ነገር አለ አይደለም። ይህንን ሙዚቃ ያቀናበሩት አሉ፣ የደረሱት ደራሲዎች፣ ዜማውን ያቀናበሩት እነዚህ ሁሉ፣ በዳንሱም በአጠቃላይ በስራው የተሳተፈ የልዑክ ቡድን ነው። በጠበቀ ራሱ በጣም ከፍተኛ ሁኔታ ነው ሲጠበቁ የነበረ በጣም ጉዳት እንዳመጣ ፖለቲካዊ ይዘትም ስለነበረው በጦርነቱ ጋር በተያያዘና ኖዋም እንግዲህ ወደዚህ ቤንጎሪዮን ሲደርስ ከባልደረቦቹ ጋር ሆኖ በሰፊ በጥሩ ሁኔታ አቀባበል ፍቅር ይኖር ነው ያለ መግባባት ጥሩ ነገር እናስብ ጥሩ ነገር ካደረግነ መልካም ነገር ይመጣል ያለበት ሁኔታ ህዝቡን ወክሎ እስራኤልን ወክሎ እዛ የሙዚቃ ዝግጅቱን በማቅረቡም በጣም ደስተኛ እንደሆነ ህዝቡም ምስጋና ያቀረበበት ሁኔታ አለ ጥሩ ነው እንግዲህ እንደዚህ ዓለም አቀፍ ውድድሮች ደስ የሚለው ሀገርሽን ወክለሽ ነው የምትወዳደሪና በሙዚቃም በስፖርትም ሰው ከራሱ በላይ ለሀገሩ ነው የሚወዳደረውና ይሄ ነገር ደስ ይላል ጥሩ ነው ትላንትናም እስራኤል ስለምትሳተፍ እኛ ራሱ ከ10 ሰዓት ጀምሮ እስከ 2 ሰዓት ያልተኛ ነው ሀገርን ስለወከለ ነውና ጥሩ ነገር ነው ይሄ እኛም ልጆች በአጠቃላይ ብዙ ችሎታ አላቸው በዚህ በሙዚቃው ዘርፍም በስፖርቱም በሌላም እንደዚህ ሀገርን ይወከሉ ጥሩ ነገር ለማምጣት ጥሩ መልካም ነው አንቺም ጨምረካል
1: እኔ ብዙም ጨምረው ነገር የለኝም እንግዲህ ኖአም ከተመለሰ በኋላ አየር መንገድ እንደደረሰ ንግግር ያው ጥሩ አቀባበል እየተደረገለት ባደረገው ንግግርም በጣም የሚገርም ነው ጥሩ ንግግር አድርጓል እንግዲህ በቆይታው በቬና በሙዚቃ ውድድር በተካሄደባት በአውስትራሊያና ከተማ ጥሩ ነው በአጠቃላይ ብሏል የነበረው ሁኔታ እግዚአብሔርና መስግኗል አድርሶ የመለሰውን የኤላላ አየር መንገድም እንደዚህ ዋ መስግኗል ከዛ ወጪ አንተ እንዳልከው አሁን ከሙዚቃው ከመጋረጃ በስተጀርባ ያሉ ሁሉም አጠቃላይ ሙዚቃ ባለሙያዎች ያው መድረክ ላይ ስለማይታዩ አይታወቅም ዋናው ትልቁ ምስጋና የሚወስደው መድረክ ህዝብ ፊት ላይ የሚቆመው ድምጻዊ ብቻ ነው በአብዛኛው እሱ ግን አንድ ማለት ይቻላል ግጥሙን የጻፉትንም በአጠቃላይ በሙዚቃ ቅንብሩ በተዋዛዋዥነት አብረው የነበሩ ሁሉንም በተቻለ መጠን ስም ጠርቶ አመስግኗልና የደህንነት ሰራተኞችን ሻባክን አብረውት የነበሩትን የደህንነት ሰራተኞች እኔን ራሴን ወክዬ ብናገር በጣም ደህንነት ተሰምቶኝ ነው የሰነበቱ ብዙ ችግር ቢገጥመንም ብዙ ተቃውሞ ነበር ችግር ነበር ግን ያ ሁሉ እንዳለ ሆኖ በዛ ሁሉ መካከል ደህንነት ተሰምቶኝ ነው የሰነበቱና ለደህንነት በቃ ሰራተኞችን በማለት እንደው በበሳል አይነት አገላለጽ አመስግኗል ለሁሉ ምስጋና ለሚገባው ከዛ ወጪ መጨረሻ ላይ ያሰማው ንግግር ነው አንድነትን አይቻለሁ አሁን ባለፈውበት የሙዚቃ ውድድር ህዝብ እስራኤል አንድ ሲሆን ሲዋሃድ አይቻለሁ ይሄ ነገር እኔም በተሻርኩት መጠን ተጠብቀዋለሁ ቃል ገባለሁ ለመጠበቅ በዚህ ጊዜ ብቻ ሳይሆን ተቃውሞ በገጠመን ጊዜ ወይም በሚያስፈልገን ጊዜ ችግር በገጠመልን ወርቅ በተንገዳገርንበት ጊዜ ብቻ ሳይሆን በተረጋጋንበት ጊዜ በመደበኛው ሰዓትም ያስፈልገናል እስራኤል ሀገር ብዙ አመት የቆየችናት ለወደፊትም ትቀጥላለችና ይሄ አንድነት ያስፈልገናል በማለት አደራ በማለት አይነት ንግግር አሰምቷል እንግዲህ በሳልና ደስ የሚል ንግግር እንደሆነ እየተነገረ ነው የነበረው ሁኔታ ጥሩ ነው ትንሽ ስሜታውም ያረጋል ለሰማው ሰውና ጥሩ ነው
0: ግን ፖለቲከኞች አንድ ካልሆኑ ህዝቡ ላይ ወርዶ አንድነት ይመጣል ብዬ ተስፋ አላደርግም የሱ ግን ጥሩ ነው እንግዲህ በሙያው ማበረከት የቻለውን አበርክቷል አሁንም ይቀጥላል ጥሩ ደረጃ ደርሷል ሁለተኛ መውጣትም በጣም የተከበ በዚህ ወቅትና መልካም እድል እንመኝለታለን ነገ ከነገ ወዲያ ደግሞ እንግዲህ ያው የዛሬ አመት ደግሞ ሌላ ድምጻዊ ወይም ራሱ ኑአምም ሊሄድ ይችላል እናያለን
1: እንግዲህ ሌላ ድምጻዊ ሊፈጠር ይችላል አው በየአመቱ በ12ኛው ቴሌቪዥን ጣቢያ በሚካኤል ሙዚቃ ውድድር ነው የሚመረጡት በአብዛኛው እንዳልከው አይታወቅም እንግዲህ ጊዜ የሚፈጥረው ነገር እናያለን
0: ምናልባት ካን ስለሚወስደው ይሄንን ዋናውን በነገራችን ላይ ካንን መመስገን ያለበት ነው ካን ይሄው ቴሌቪዥንና ሬዲዮ ጣቢያ ነው በኃላፊነት የሚወስደውና ባለፈው ከአንድ አመት በፊት በነበረው እንዲህ ቀጥታ ምርጫ ነበር ባለፈው አመት ነው እና በፊት በነበረው አመታት ነው እንደዚህ ኳሃባባ በተባለው ፕሮግራም ሚሳተፉ የነበረው ከዛ ደግሞ የቀጥታ ምርጫ ነበር ያማላዋጣም አሁን እንደዚህ መሆኑ በዛኛው ብቃቱን ህዝቡ አይቶ ወደዚህ መምጣቱ ጥሩ ነው በሚቀጥለው አመት ባሁን ባለው ነው የሚሄድ አይሄድ ሚለውን ምን አይሆናል ለማንኛውም አዲስም ቢመጣ መልካም እድል እንላለን ወደሚቀጥለው ፕሮግራም ለማለፍ እናመሰግናለን
1: ናመሰግናለን።

0: Ager hin Org. አዘጋጅና አቅራቢ ይሻያው ደጎም። ክቡራትና ክቡራን አድማጮቻችን ከዚህ በመቀጠል እንዲያው ከብዙ በጥቂቱ ባለፈው ሳምንት ሐሙስ ስለ ኢየሩሳሌም ክብረ በዓል ቀን እንቃኛለን። እንደ አውሮፓ ዘመን አቆጣጠር 1967 ዓመተ ምህረት በስድስቱ ቀን ጦርነት ኢየሩሳሌም ከተማና ይሁዳና ሰማርያ ቀበሌዎችን ሲያስተዳድር የነበረው ዮርዳኖስ ጦር የእስራኤል መከላከያ ኃይል በሞት ሽረት ጦርነት አሸንፎ ይሁዳና ሰማርያ በቁጥጥር ስር ሲያውል ኢየሩሳሌም ከተማ ነጻ በማውጣት ከተማዋን ሰሜናዊና ምዕራባዊ ቦታዎችን አዋሃዳት። የእስራኤል መንግስት የሕግ መደንገጊያ ምክር ቤት ክነሴት ባወጣው ሕግ መሰረት በየዓመቱ በወርሃ በአርብ ምንት ቀን ላይ ሰፊው ሕዝብ ኢየሩሳሌም ቀን ያከብራል። እንሆ በሕጉ መሠረት ባለፈው ሐሙስ በዕብራውያን ዘመን አቆጣጠር በወርሃ ኢያር 28 ቀን በአውሮፓ ዘመን አቆጣጠር ግንቦት 14 ቀን ኢየሩሳሌም የተዋሃደችበትን 59ኛ ዓመት የደመቀ የክብር ቀን ተከበረ። በዚህ ቀን ደግሞ ከ40 ዓመት በፊት ወደ ቅድስት ኢየሩሳሌም ለመድረስ በሱዳን በኩል ስቃይና ሞት በበዛበት ጉዞ ላይ እንዳሉ እኛ በሕይወት እንደደረስን እነሱ ግን ሳይደርሱ በዋናነት በሱዳን ምድር ሙተው የቀሩ በብዙ ሺህ የሚቆጠሩ ቤተ እስራኤላውያን በቤተዘመዶቻችን መንግስታዊ የመታሰቢያ ስነ ስርዓትን ተፈጽሟል። ነፍሳቸውን ይማር። 59ኛው ኢየሩሳሌም ቀን በመላ ሀገሪቱ በመዲናዋ በተለያዩ የመንግስት የሃይማኖታዊና ባህላዊ ዝግጅቶች ተከብሯል። ዋና ዋና ድምቀት ክስተቶችን በኢየሩሳሌም ከተማ አደባባዮች ብሔራዊ ባንዲራን በማውለብለብ ወታደራዊና የወጣቶች የክብር ሰልፎች ይፋዊ ዝግጅቶች ተከናውነዋል። ጠቅላይ ሚኒስትርና የሀገሪቱ ፕሬዝዳንት የተሳተፉበት ዝግጅቶች ተካሂደዋል። የኢየሩሳሌምን አንድነት የሚያጠናክር ዝግጅቶች ተካሂደዋል። በምስራቅ ኢየሩሳሌም በጥንቱ ቤተ መቅደስ ኮቴላ ማራቢ በርካታ ሕዝብ በተሳተፈበት የጸሎት ስነ ስርዓትና የክብር ስነ ስርዓት ተፈጽሟል። በክብረ በዓል ሂደት ላይ ደግሞ በኮቴላ ማራቢ ማለትም በጥንቱ ቤተ መቅደስ ትልቅ ባንዲራ ተውለብልቧል። ባለፈው ሐሙስ በኢየሩሳሌም ቀን ባህላዊና ትምህርታዊ ዝግጅቶች ኢየሩሳሌም ማዘጋጃ ቤትና የተለያዩ ተቋማት በከተማዋ ውስጥ ዝግጅቶች፣ ጉብኝቶችና እንቅስቃሴዎችን አካሂደዋል። ይሁን እንጂ በበዓሉ ላይ ጉልህ ድርሻም ያለው ክስተት በዋናነት በሕዝብ ዘንድ ተለይቶም አንዳንድ ትችታ የሕዝብ ንግግር ትችቶችም ተስተውለዋል። ግባት አታሃሞሼት በሰሜን ኢየሩሳሌም የሚገኘው ግባት አታሃሞሼት የሚባለው ቤተ መዘክር ለእስራኤል ተዋጊ ወታደሮች የሕይወት መስዋዕትነት የከፈሉበት ምሽግ ስለሆነ በኢየሩሳሌም ቀን ክብረ በዓል ይህ ቤተ መዘክር ለወታደሮች የመታሰቢያ ስነ ስርዓት በየዓመቱ ይፈጸማል። በሰሜን ኢየሩሳሌም የሚገኘው ግባት አታሃሞሼት በተባለው ኮረብታ በሰኔ ወር 1967 ዓመተ ምህረት የተካሄደው ከባድ ጦርነት የሚዘክር ብሔራዊ ቅርስ ነው። የከተማዋን አንድነትና ለነጻነት የሚደረጉ ወሳኝ ጦርነቶች ያመለክታል። እንደ አውሮፓ ዘመን አቆጣጠር 1930ዎቹ ቁልፍ ታሪካዊ ምልክቶች በእንግሊዝ ለፖሊስ ትምህርት ቤት የጥይት ማከማቻ መጋዘን ሆኖ ተጠቅሙበታል። የነጻነት ጦርነት 1948 ዓመተ ምህረት የተመሸገው የሆነ ምሽግ የሆነ እሱ ቁጥጥር ወደ ዮርዳኖስ ጦር ሰራዊትም በስምምነት እንግሊዝ አስረከበችም። የስድስት ቀን ጦርነትም ሰኔ 6/1967 ዓ.ም ታላቅ የታወቀ ደም አፈሳሽ ጦርነት ተካሂዶበታል። የእስራኤል መከላከያ ኃይል 66ኛው ብርጌድ ጦር ዮርዳኖስ ጦር የመሸገበትን ቦታ ሰብሮ በመግባት እጅ ለእጅ በተካሄደ ከባድ ጦርነት 36 የእስራኤል የመከላከያ ሰራዊት አባላት ተዋጊዎች ተሰውተውበታል። የዚህ ጦርነት የጀግንነት ተግባር እንዲሁም እንደ ፈጥኖ ደራሽ ያሉ ታዋቂ ሰዎች የእስራኤል የውጊያ ክርስ ምልክት ሆነዋል። እንደ አውሮፓ ዘመን አቆጣጠር 1975 ዓ.ም የብሔራዊ መታሰቢያ ቦታና የቅርጽ ማዕከል የተቋቋመው በዚያ ጦርነት ለኢየሩሳሌም በተደረገ ጦርነት ለወደቁት 182 ወታደሮች መታሰቢያ ነው። ኢየሩሳሌም ነጻ ለማውጣት በሞሽረት ተዋግተው መስዋዕትነት የከፈሉ ጀግና ወታደሮች የወደቁበትን ምሽግ መተላለፊያ ጉድጓድ ምሽጎችም በኢየሩሳሌም ማዘጋጃ ቤት አማካይነት ሕዝቡ መጎብኘት ይችላል። ጎብኚዎቹ በስድስት ቀን ጦርነት በእስራኤልና በዮርዳኖስ ወታደሮች መካከል ስለተካሄደው ከባድ ጦርነት እንዴት እንደነበረም በግባታታ ሞሼት ቤተመዘክር ጉብኝት መረዳትን ትችላላቸው። የተከበራቸው አድማጮች፣ እንዲሁ ባጭሩ የኢየሩሳሌም ቀን የስከዚሁን ተመለከትን። የሳምንታዊ አገር ህንወቅ ፕሮግራም እዚህ ላይ ተፈጸመ። ለሚቀጥለው የኢየሩሳሌም ቀን ሁላችንም ያቆየን። የከርሞ ሰው ይበለን። በደህና ቆይታ
1: ሽመላ ሽመላ አገራችን ኢየሩሳሌም። የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ወይዘሮ አስችላ ተረፈ ትገኛለች። አስችላ ተረፈ የህይወት መስዋዕትነት የከፈለው ተዋጊ ወታደር ዓለም ቀን ተረፈ እናት ነፍስ ይማር። ዓለም ቀን ተረፈ እንግዲህ በሂዝቦላ ጋር ሲዋጋ በሊባኖስ ግንባር ነው የህይወት መስዋዕትነት የከፈለው። ወይዘሮ አስችላ ስልክ መስመራችን ላይ ናት። ወይዘሮ አስችላ ጤና ይስጥልን፣ እንደምን አመሸሽ?
2: ጤና ይስጥልኝ። እንዴት አመሸሽ?
1: ደህና ነኝ። እንዴት ነሽ? ደህና ነሽ?
2: አለሁ።
1: አይዞሽ፣ ይገባናል። ከባድ ነው እንግዲህ ዓለም ቀን የህይወት መስዋዕትነት ከተከፈለ ስንት አመት ሆነ? ስንት ጊዜ አለፈ?
2: አመት ከስምንት ወር ጊያዘ ነው።
1: አይዞሽ አስችላ፣ ድምፅሽን ትንሽ ከፍ ለማድረግ ሞክሪ፣ ይከብዳል። አይዞሽ። ስንት ጊዜ ሆነው?
2: አመት ከሰባት ወር አልፎታል።
1: አመት ከሰባት ወር። ያው ነፍስ ይማር፣ አሁን ስለ ዓለም ቀን ምን እየተሰራ ነው? ምን የታሰበ ነገር አለ? ምን እየሰራችሁ ነው?
2: ለዓለም ቀን እሱን ይማረው ልጅ ሰፈር ሶራ ነገር አስገባለት ብዬ።
1: አይዞሽ፣ ነገ ነው የሚገባ። ሰጠኝ
3: ሰፈር ቶራው እንግዲህ ኦሪቴ የሚገባው እናንተ ባሰባሰባችሁት ነው? የሚረዳ አካል ኑሮ ነው? እንዴት ነው? እስኪ ስለ ፕሮግራሙ።
2: ራሴ ነው ያስጣፉት። እኛ ወላጆች ነን፣ ወጪውን ራሳችን ነው የሸፈን ነው። ለምግቡ ለምናምን ዝግጅት ግን ሽሆነው ነው ሀሞታው እዚህ ያሉት ናቸው ያዘጋጁት። ያው ትንሽ ነው እንጂ ራሳቸውን ያዘጋጁት። ሰፈር ቶራውን ግን እኛ ቤተሰቦች ነን ያስጣፍነው ወላጆቹ።
1: አዎ፣ ዓለም ቀን የመጀመሪያ ልጅሽ ነው አይደል?
2: የመጀመሪያ ነው።
1: አይዞሽ፣ ስለ ዓለም ቀን የምትናገሪው ነገር ይኖራል?
2: ዓለም ቀን ጥሩነት ነው፣ ጅልነት የለውም። ልጅ የመጀመሪያ ልጅ ነው። አመር የለውም ልጅ።
1: አይዞሽ።
2: አንቴቴን በቅፍ ቆርጦ ተደረች።
1: ከባድ ነው፣ ይገባናል። አዎ፣ መጀመሪያ ልጅ የዚህ ነው። ኢትዮጵያን የተወለደ
2: ኢትዮጵያ ያመጣሁት የአመት ከአንድ ወር ያመጣሁት
1: እንግዲህ ያው አዲስ ገቢ ሆኖ አሳድጎ የመጀመሪያ ልጅ ያው ለሀገር መስዋዕትነት ስለሆነ እንግዲህ ለሀገር ነው የከፈለው መስዋዕትነት ሀገርን ለማስከበር ቀላል ነገር አይደለም እንዴው ዝም ብሎ ዋዛ ሞት አይደለም እንጂ ያው በጣም ከባድ ነው ይገባናል አይዞሽ ተጽናኚ ልጆች አሉ ሸተርንሾች አሏቸው
2: አሉኛው ሶስት አሉ የሱ ትንሽ ያለ ሴቷ ትንሽ ደግሞ አሉኛው 13 አመት የ8 አመት አሉ ግን እሱም ይተካ የለም አለም ግን የተለየ ነው ልጅ
3: አሁን ነገ ኦሪት ማስገባቱ እንግዲህ ተላዩ ቅዶች እንዳለ ነው በ4 ሰዓት ተኩልም በ6 ሰዓትም በ7 ሰዓትም ፕሮግራም አለና እስኪ ስለዚህ ለምናልባት ህብረተሰቡ መምጣት መሳተፍ የሚፈልግ ከሆነ ግለጭል
2: አው መምጣት ይችላል 4 ተኩል ለቤት ክቲቫቶ ቴዎስ ማረጋለን ከዛ በኋላ ወደ ሚግራሽ እንደለን ወደሸው እስከ 7 ሰዓት ድረስ አዛሚግራሽ ቃል ብዙ የሚናገሩ ማለት ሮሻይሮ ጓደኞችም ሳይሄድ ጎላኔም ሁሉች መጣሉ ዛዝ መናና ቡሰሮ የማይጣው ይያለሁ እንግዲህ በእግዚአብሔር ዳታ እግዚአብሔር ቀኑን ያሳመረለት ቅዱስ ነው ልጁ አመል የለውም ጥሩ ቀን እንደሚሆን አልጠራጠርም እና እንደዛ አርግለታለሁ እዚህው ለሱ እንግዲህ ምንም ማረግ አልችልም አማይገባቦት ወደ ታላማ እዚህ ቦታ ወጣለሁ ማለት ቦታ ላይ ይገባብኝ መውጫ የለው ለዘላለም ነው ምንም ማድረግ አልችልም ነገር ጉዳይ ሆነ
3: ሰዎች አሁን ከአራት ሰዓት ተኩል ጀምረው ነው በረሆባ ኖሪት 13 መገኘት ያለባቸው
2: አዎ እስከ 4 ተኩል ክትባውን ጨርሰን አቤትም ባይመጡ ከሚግራሹ 4 ተኩል በኋላ እንወጣለን ሰፈርቶሮውን ተቤት ጧት ይመጣ ለቤተ ሀደሩ ተቀምጦ ይቆያል ተሱ ሀደር ክትባቱ ተወታርገን 4 ተኩል ጨርሰን እንወጣለን ወደዛ ወደ ሚግራሽን ኑሪትን እንዞራለን አሚግራሽ ዞን ደያል ሁሉም ይናገራል እኛም እናገራለን ቤተ ህት ትናገራለች አርገን ዘው ጨፈረን ወደ 7 ሰዓት በኋላ ወደ እናስገባለን ወደ ቤተ ክነሴት ለሚችል ምችሉ ሚጽባ ነው መጣችሁ ከሳተፉ ሁሉም የሚሰማ ህዝብ ተሳተፉ ሚጽባ ነው ቀደም ብዬ በእናገር ነበረብኝ አባል ቀደም ብዬ አልተናገርሁም ትክክልም አይደለሁም ለሱ ሁልጊዜ አዲስ ሆነብኝ ሁልጊዜ ልቅሶ ነው አሁን ቅድም እንዳጋጣሚ ትዝ ብሎኝ ነው ለአንተ የደወልሁልህና እግዚአብሔር ይስጥልኝ አንተንም ሁላችሁንም አመሰግናለሁ
3: አናው እንግዲህ ደግሞ ሱን ለማሰብ ጥረት ማድረግ ነው እንደዚህ እንደው በሮሻይሮ በዚህ በከተማው ከንቲባ ወይም ሌላ ባካባቢው ለሱ ማስተዋሻ የሚሆን የተደረገ ነገር አለ ወይ እስካሁን
2: ሮሻይሮ ብለው እናንተ ወጭዚህ በማክናሱ ብለው በኖሪስ በመግቢያው ግድም በቅራሽቤል ግድም እንደውት ነገር አርገዋል በቢጓ ሁሉ የሞቱትን ወታደሮች ደግሞ እዚህ አልፎ አልፎ የማርገው እነዛ ላይ ይስባለፈው ሮሻይሩ መጥቶ ተኪስ ምናምን አርገዋል በሽኩና ደግሞ ጓደኞቹ ማያን ከፍተዋል እየሰሩለት ነው ባታቸው ትሩማ እንትን ብለው ባዳሳ ግድም አርገውለት አልጓደኞቹ ማያን ከፍተዋል እየሰሩ ነው አለም ቀን ጥሩ ልጅ ነው ይወደዋል ሰው ጓደኞቹ ተሱም ያንሱ ናቸው ይሄን ማያን ብለው ይከፈቱ እና ያረጉለት ነው
1: ጥሩ እንግዲህ ያው ነፍሲ ማር አይዞሽ አንቺንም እግዚአብሔር ያጽናችሁ ያው መጽናናት ነው እንግዲህ ያው ለጀግና ነው ለሀገር ሐውልት ነው ለሀገር ብሎ ነው መስዋዕትነት የከፈለውና የጀግናናት ነሽ የጀግናናት ነይ ብለሽ ለመጽናናት ሞክሪ ከባድ ቢሆንም አይዞሽ እግዚአብሔር ያጽናችሁ
2: ነበር ብቻል ጥሩ ነበር አው አባልኝ ብቻል ነገር አይደለም ሰው ራሱ ሲጠራ ከምን እንዳለ ቦታውን አላውቀው አመን ለኖራ ምን ሆይ ታለም ቀን ሲባል ሮሄን አላውቁ ያለውበት ቦታ ቢጠፋ
1: ምክር ምናምን ይሰጣችኋል አሁን የስነልቦና አማካሪ እንደው ያው ይሰጣል ለብዙ ሰዎችና ለእናንተ ይሰጣል እናንተ ቤተሰብ መከላከያ ሰራዊት የመደበላችሁ ባለሙያ አለ
2: አሉ አስኮልጋ ነበርኛው አሁን ታውና ግን እስቲ ትንሽ እንትን ብዬ አፍሳካር ግስ እንደው ብዬ ነው እንጂ አለ ነው ይሰጡናል ለጫሮችም አላቸው አለ ነው ይሰጡናል
1: ጥሩ እንግዲህ ወይዘሮ አስችላ ምትናገሩ በመጨረሻም ተስተላልፊው መልእክት ካለ ለህዝቡ ማስተላለፍ ትችያለሽ አይዞሽ እግዚአብሔር ያጽናሽ
2: ለህዝቡ ማስተላልፈው እንዳልኩሽ እንዳልፋችሁ ለሁላችሁ መጠው ቢሳተፉ ደስ ይላል ምጽባ ነው ያው እንግዲህ ስንትን ሰፈር ተወራ ደስታ ነው። ለሱም ነፍስ ይማር ነው የመጣው የቻለ እናንተም ሆነ ጋዜጠኛም ሆነ ሁሉም በአክብሮት ጠራለሁኝ እና ሁላችሁ መጣችሁ ብትሳተፉ ደስ ይለኛል እላችኋለሁ። ሁሉም እንደሚያዳምጥ ለሁሉም የሚሰራ
3: ጥሩ እንግዲህ መጽናናቱን ይስጣችሁ። ለመምጣት ጥረት እናደርጋለን። ወይዘሮ አስችላ ስላናገርሽ እናመሰግናለን። መልካም ምሽት።
1: ሌላ አድማጭ መስመር ላይ ያለ ሰጠኝ ወይዘሮ ተዋበች። ወይዘሮ ተዋበች ጤና ይስጥልን። ተዋበች ባርኮ ከሽድሮት
4: ቀናስልኝ ራዲዮ መሰራጫ ወርቅነሽ ሁላችሁም ለሰጠኝ እሸኛው ለሁላችሁ
1: እናመሰግናለን። ወይዘሮ ተዋበች ሀሳብ አለኝ ሀሳቤን ማሳተፍ ፈልጋለሁ ብለሽ ነበር። ምንድን ነው አንቺ ሀሳብ?
4: ሀሳቤ አንደኛ በዚህ በሀገራችን ጉዳይ ያው እግዚአብሔር ያቀዝቅዘው፣ ቀላል አይደለም። በየቀኑ ወታደሮች እንትን የሚለው እግዚአብሔር ያቀዝቅዘው፣ ኃይለኛ ነው ያበርድ። ሁለተኛ ደግሞ እዚያ ውስጥ ለውስጥም ደግሞ አላነሰም። ያው ኩታሮች ባለፈው በሞቱት ልጆች በእኛ በኢትዮጵያሞች በቤት አትቅባና በብርሽባ የሁሉ አዘን ነው። የህዝብ እስራኤል በጣም እንትን ያለበት እሱንም በጣም ለቤተሰብ መጥናናትን አሽከሮችም እንግዲህ ነፍሳቸውን ማር እያልኩ ከዛ በመቀጠል ሱዳን ሀገር እኔ ከ36 ያላነሰ ነው
3: 36 ዓመት
4: ቆይታዬ በሱዳን ብዙ ጊዜ በልጅነቴ ነው ወጣው ከዛ ነው ያደግኩኝ። እና መጥቼ ተዚህ እዚህ ለመድረስ ደግሞ ስንት በጣም ችግር ልጅ ይዞ እንኳን ልጅ ይዞ አንድ ብቻና ሁለት ሶስት ልጅ ይዞ እንኳን ይከብዳል። ገዳሪፍ ወደ መተማ ከመተማ ወደ ጎንደር ለመግባት የይለፉ ምኑ ግን እግዚአብሔር መቼም እኔ ጋር ሆኖ ደረስ። ያው 3 ዓመት እዛ ጠበቅኩኝ። ተዛ ብዙ ሰዎች ረድተውኛል። እዚህ እያስነሱ እየሄዱ ፈረንጆች በተለይ ብዙዎች ይረዱኛሉ። እዚህ ሀገር ተነስተው እየሄዱ እነ ሜካ እንዳለ በኢየሩሳሌም አሮን የሚባል ለልጆች ለእኔ አንዲት እንኳን ወደኋላ ብትቀር ሳላመሰግናቸውም አላል። በጣም ጥሩ ሰዎች ያረጉልኝ ደግ ነገሮች። እንደገና ከኛ አብራ

0: እንደዚህ ወደ መተማ አካቷ አፈላል ጉስል ብዙውን ሰው እንኳን ይጦብት ወዛ ያለው ኗሪው ሱዳን ሁላ ለቆ ባህር ዳርና ጎንደር ነው ያለ። ተዛውን ራብ ነው፣ ጦርነት ነው፣ ችግር ነው። ሰው እየተፈናቀለ ወደ ኢትዮጵያ ነው የሚገባ ያለ፣ ወደ ግብጽ ነው የሚሄድ ያለ። የለም እኮ ሱዳን ሀገር አሁን ሰው ፈልጉልኝ። እኔ ብዙ ነው አሁን ብዙ ሰዎች ይጠይቁኛል። እኔ በመት ባገኝ ደስታይ ነው በጣም ነው እንትን እያጠያየቁ ነው ብዙ ሰዎች። አሰፋም ይባላል ከዛ እንደዚህ እስራኤሎችን ይፈልግ ሲሉት እየሄደ ስተመተማ የሚፈልግ ለእሱ አሁን ብዙ ሰዎች እግዚአብሔር እደውሉልኛል። አገኘሽን ወሬ እንዴት ነው እያሉ እኔ እያጠያየቁ ነው። አሁን ግን ከሌ በዚህ ነበረ ለቆ ካርቱም ሄደ፣ ከሌ በዚህ ነበረ መደኒ ሄደ፣ ከሰላ ሄደ። አገሩ ሰፊ ነው ደግሞ ብዙውን ወንዱ አብርሃም ተብሎ ነው የሚጠራ። ከዛ ስሙን እየቀየሩ አብርሃም፣ ሴቱ ደግሞ ሌላ ስም ለምሳሌ ስላም ስም ይሆንና ወዘውድያ ማንን ማንን ሌላ ስም እየተቀየረ ነው።
1: እንደ ወይዘሮ ተዋበች አሁን አንቺ በአንቺም ጥረት ነው መጀመሪያ ላይ ያው ታሪክሽን በፊት ስንጠይቅሽ ከዚህ በፊት አንድ አመት በፊት ሊሆን ነው መሰል እንደውም እዛ በላይ እነ ወይዘሮ አያል ነው ባህር ዳር መጠሻ አግኝተሻቸው በተለይ በተለይ እነሱ ቤተሰቦች ጋር ያገናኙሽ የፔታቲቃ ነዋሪዎች
0: በጣም አያል አገዘ ለእኔ ልዩ ናት ከባለቤቷ ናቴ ማለት ናት እሷና ባለቤቷ ግብሬ እነሱ አልቅሼ በነገርኳቸው መሰረት ያችን በቪዲዮ ቀድተው አኑረው አመተው ከዚህ ቤት አትቅባን ሰው በሰው ጠይቀው ለዘመድ ያበቁኝ እነሱ ናቸው።
1: ቤተሰቦች ተገኙ እዛ በኋላ ያው የሂደቱ ቀላል ባይሆንም እንዳልሽው መመላለሱ ጣውረዱ የለፉ የምኑ ምኑ ልጆችን ይዘሽ ልጆች ሱዳን ነው ተወልደው ያደጉት ደግሞ ቋንቋ ችግርም አለ።
0: ተወልደው ያደጉ ቋንቋ አይችሉም። ጎንደር መጥተው በቋንቋ ከበዳቸው ተመልሰው እየሄዱ መተማ ያለው ሰው ስለሚያውቀኝ ግን እየመለሰ ተመለሱና ታክሱ ሂዱ እያሉ እየመለሱ በጣም በሰው እርዳታ ነው። በሰው እርዳታ
2: አሁን ያሉበት ሁኔታ እንዴት ነው? ልጆች
0: በጣም ችግር ነው። ትናንሾቹ አልከፋቸውም የአማርኛ ቋንቋም እንዲያም ደህና ናቸው። ትላልቆቹ ግና ገር መሀል ቤት አሚዳር ሲሰጧቸው ልጆች አሏቸው። አንዲቱን ወደ ሻሮን በሚባል በቤት አትቅባ ወረዳ፣ አንዲቱን በከደራ ህበት አገባቸው። ሰው ያስፈልጋቸዋል አይዟችሁ የሚላቸው ስነ መግባር የመግባባቱ ቋንቋው ችግር ነው። እስካሁን በቃ ወጡ ተሰራ ገቡ ተቤት ማንንም አያውቁም። ከእኔ ዘመዶች ደግሞ ሂዶ ያቋጠራቸው ሄድኩ እኔ መጣሁ እኔ የማያቸው እኔ መቋጠራቸው እኔ ልጆቼን አሁን የእኔ ዘመዶች ወንድሞቼ አባቴ ልጆች ነው እንጂ የሚያውቋቸው ሌላ ማንም አሁን እንዴት ያለ ነው መልካቸው ማንም አያውቃቸው። አብሮ ያላደገ ቤተሰብ
1: በሁሉም ያለ ነው።
2: መጠያየቅ ነው። እርስዎም እንግዲህ እየወሰዱ ከሌላው ቤተሰብ ጋር እንዲተዋወቁ ማድረግ ነው። ያው እንደሚያውቁት የሀገር ሩጫ ነው። ሁሉም ጊዜ የራሱ
0: ነው። በጣም ችግር ነው። ልጆቼ ከሰው እስካሁን አልቀረቡልኝም። እኔ ብቻ ነኝ በቃ።
1: መቼም እስራኤል ሀገር ገብተዋል። ዋናው ነገር እንኳን ሱዳን አልቀረቡ።
0: ዋናው መግባታቸው ግን ደስተኛ ነን። በዚህ የተነሳ አሁን ደግሞ አሸረጽዮን ብዙውን ጊዜ ተናግሬ ነበረ። በሱዳን መጣነ ከሚሉት ማህበረቶች ቢያሳትፉኝ እንደዚህ ገጠመኝ እንደዚህ አለ አይደለ ብዙ ብዙ ነገሮች አብሬ ብሳተፍ ደስ ይለኛል። አሁን በሱዳን ሁለት ዓመት ቆይተን መጣነ፣ ሶስት ዓመት ቆይተን መጣነ የሚለው ብዙ ነው። አሁን ሳዳምጠው በራዲዮ ብዙ ነው። እኔሳ ብዙውን ያው እዛ በቃ እድሜን ጨርሼ መጣሁኝ ስለ ሱዳን።
1: አሁን ብዙ ጥያቄ ነበረን ግን ጊዜያችን እያለቀ ነው። እንደው እዚህ ያለው አሁን ቤተሰብ እንደዚህ ወይዘሮ ተዋበች እንዳንቺ ከ36 ዓመት በኋላም ሱዳን ተገጠፍቶ ተገኝቶ ይመጣል። አሁን ባለፈው ከሁለት ቀን በፊት ያነጋገር ነው። ሌሎችም የጠፋሉ እስካሁን ያልተመለሱ ያልተገኙና ውይይታችን እዛ ያሉት ላይሰሙን ይችላሉ። እዚህ ያሉ ቤተሰቦች ግን እንደው ምን ቢያደርጉ ጥሩ ነው? እነዚህን ሰዎች ደብዛ ለማግኘት በምን መንገድ ቢፈልጉ ይሻላል ትያለሽ አንቺ?
0: በምን መንገድ ቢፈለግ አገሩ ሰላም ቢሆን እኔ በሜት አብሬ ሂጄ እስከ ገዳሪፍ እንኳን እንደው አብሮ የሚሄድ ሰው ቢገኝ ቦታ ለቦታ አንድ ነበረ ሽማግሌ እስራኤል ነኝ ብሎ ይነግሮኝ ነበረ። ሻሸናተ የምትባል ሀገር ቀፊር ዘበኛ ሆኖ የሆነች አረብ ሚስት አግብቶ እሱን አውቃለሁ። አንዲት ደግሞ የድብ ባህር ልጅ ናተኝ እሰዬ ትባላለች። ያው እንደዚያው እሷም እያልኳተኝ አሟት ነበረ። እሷ እንኳን ታለም ተለይታለች። ልጆቿ ግን እዛው ሱዳን ተውጠው ቀሩ። አንዲት የኛም ደግሞ አበ

0: ባረፈ አይነ የምትባል ልጆቿ ከዛ ቀሩ። እሷ ሞተች። ልጆች አሁን መድኔ ውስጥ ነው ያሉ። ወደ አራት ልጆች እዛው ቀሩ።
1: ትተዋወቁ ነበር? ትገናኙ ነበር? በድብቅ ምና ተፈላልጋችሁ እዛ?
0: አዎ፣ በድብቅ እኔ ያው የተወሰነ ሰዎች አውቅ ነበረ እና ሰው ግን እንዳያውቅብና አሽሙሩ ምናምን ብዙ ጥቆማ እንትን ስላለ
2: አሁን ምን ይመክራሉ? ምን ይመክራሉ? ቤተሰቦቻቸውን የሚያፈላልጉ ሰዎች አሉ፣ በርካታ ሰዎች በሱዳን የቀረ ቤተሰብ አለን እንደዚህ ይላሉ እና ወደ እኛም ይደውላሉ። አሁን ለምሳሌ የእርስዎን ስልክ ብንሰጥ ለሰዎች ያግዛሉ ወይ? የሚያውቁትን ነገር አንዳንድ መረጃዎች ሊሰጧቸው ይችላሉ ወይ? እንዴት ነው? አሁን እንግዲህ ብዙ ቤተሰቦች ምንም አቅጣጫቸው የጠፋባቸው አሉና ምን አስተያየት ይሰጣሉ?
0: ብዙ ሰዎች ትውልድ ሀገር የተነሱበትን ዓመተ ምሕረት የተነሱበት የክልል ቦታ አሁን ጥሩ አድርገው ቢሰጡ በዛ ስሙን ቢቀይርም በወረዳውና በአውራጃው በትውልዱ በቤተሰቡ ስም በሚጠራበት ቢጠራ ድንግጥ ብሎ እኔ ነኝ ሊል ይችላል። ከዛ መቼም እኔ እስራኤል ነኝ ማለት አይችልም። ግን ለዚህ ምንድን ነው መድኃኒቱ? አገር ሰላም ቢሆን እኛ ሂደን አሁን ሰው ቢኖር እኔ ጋር አብሮ የሚሄድ መንገዱን አቅጣጫውን ሁሉን አውቀዋለሁ። በእኔትን አብሬ ሂጄ በምናውቀው ሻይ ቦታ ምግብ ቦታ ነው ሰው ቁጭ የሚል ነከሌን ታውቃቸዋለህ? አሁን ነከሌ ነበሩ ነከሌን ነከሌ በዚህ እየተጠያየቀ ራስ ዱሃል ተጠያየቀ ቢያንስ መተማ እንኳን ሆኖ ሱዳን ውስጥ ባይገባ መተማ እንኳን ሆኖ ቢጠያየቅ ቢያንስ ቢሞትስ ምን አለ? እዚህ ዓለም ሁሉም ሊሞት ነው። ይህም ደግሞ አንድ ተስፋ ያስቆርጣል። ካለ ደግሞ አርጅቶም ተሆነ ለዚች ሀገር ቢበቃ ለቤተሰብ ቢገናኝ እኔ እንደዚህ እንደተገናኘሁ
1: ጥሩ ነው። በዚህ ደረጃ ፈቃደኛ ከሆንሽ እንግዲህ እዛ ድረስ አብሮ ለመሄድ ዝግጁ ከሆንሽ ይህም ትልቅ ነገር ነው። ጥሩ ትብብር ነው። እንደው በሚቻለው በግል ቢያገኙሽ የሆነ የምታግዡ ነገር ይኖራል። እንደው እዛ ድረስ እንኳን እንዳልሽው ለመሄድ ሁኔታዎች ባይፈቅዱም እና እንግዲህ በግል ሊያገኙሽ ይፈልጉ ካለ ስልክሽን መስጠት እንችላለን።
0: በቃቸው ብዙዎች እኮ ይደውሉልኛል እና ችግር የለም ተዛም ሁኖ እንትን የሚል እየፈለገ እንትን የሚል ሰው እያለ ለሱ እሱም ስደጅልኝ እና እፈልጋለሁ ገንዘብ ሰጡ ይፈልጋለሁ የሚል ሰውዬ አለ። ብዙዎች አሉ፣ ገዳሪክ ውስጥም አሉ ማውቃቸው።
2: እርስዎ በደንብ የሚያውቋቸው ከሆነ ጥሩ ነው። ማታለል ደግሞ እንዳይኖር እርስዎ
0: ሎሎሎሎሎ በቅድሚያ ፈልጎ ፎቶግራፉን እከሌ እከሌ በደንብ እንትን ሳይል ቀይ ታሪፋ ሳንቲም አይሰጥም። የሰራፋ ሳንቲም
1: ጥሩ። እንግዲህ ለማንኛውም ቢያገኙሽ መቼም መመካከር ይቻላል የበለጠ።
0: በቀደመህ ሱዳን መጣሁ ያለው ሰውዬ ምን የትኛው ሱዳን ቆይቶ ነው 36 ዓመት?
1: እንግዲህ እሱን ተነጋገሩ። ምናልባት ያው እንዴት እኛ ነው
0: እንድሰጡ ደስ ይለኛል። ጠይቀው ባሶ እንዳይ ነበረው ነው ያን
1: እንጃ እንግዲህ እንዲህ ያው አስቡናንም ሲያስታውሱ ሰምተናል።
0: ጎንደር መጥቶ ሲጠብቅ ነበረ።
2: የተነጋገሩና ሰጦታል።
0: በጣም ጥሩ።
1: እሺ ወይዘሮ ተዋበች በጣም እናመሰግናለን።
0: እና ስላይ ሰረጽ የሆኑ ደግሞ እኔ ይኸው 7 ዓመቴ ነው። አሸረጽ የሆን ብዙ ነገሮች ጽፈው ይህናይ ብለው እስከ ተላቢብ ጠርተው ነበረ ምስክር ምናምን ብለው ምስክር አንድ ጎሎኝ ነበረ። አንድ እንኳን አለ አንድ ሁለት አለኝ ሁለት ሰው ጎሎኝ ያንን ደግመው አልደረሰኝም። እንደዚህ ቢያሳቱ የሀጨረጽ የሆኑ ሰዎች ጋራ
2: እየሰሙ ካሉ ሂደቱን ቢጨርሱ እንላለን። እናመሰግናለን።
1: መታገል ነው፣ ተስፋ ሳትቆርጭ እንግዲህ ይህን ማስተካከል አለባቸው ኃላፊነት ያላቸው ሰዎች። ቀላል አይደለም ይህን ያህል ጊዜ በባዕድ ሀገር ሲንገላቱ፣ ቤተሰብ ሲናፍቁ፣ ባዕድ ሆኖ ኑሮ መገናኘት ትልቅ ነገር ነው። እንግዲህ ሁሉም ሰው ድርሻውን ይወጣል ብለን ተስፋ እናደርጋለን። ያው እንግዲህ ስልክ የሚያስፈልግ ከሆነ ጥሩ በግል እናነጋገርና የሚሰጥ ስልክ እንሰጥሻለን። ላንቺም ያንቺንም ለሚፈልጉ እንሰጣለን። በጣም ጥሩ እንግዲህ መልካም እድል።
0: መሰግናለሁ። አንዲት ደግሞ ነበረ ሲቃለን
2: ጊዜ የለን ጊዜ የለ አንድ ደቂቃ መሰናበት ነው። ሌላ ጊዜ እንደውሎት
1: ለመሰናበቻ የሚሆን ጊዜ ነው የቀረንና ጊዜ ሁሉ የሚያጥራል።
0: በጣም ጥሩ አመሰግናለሁ። ደህና ምሽት።
1: I'm going to go to the next one. መልካም ሌሊት።
2: በደህና ደሩ።
1: ደህና ደሩ።